0: ይርከብ። ክኢላታት ሜትሮሎጂ ኣብዚ ሰሙን እዚ ኣብ ደቡብ እቲ ሃገር ብርቱዕ ምቑዓት ከም ዝህሉ ተነብዮም ኣለው። ኣብዚ ቀረባ መዓልትታት ኣብ ቤልጅየም ጥቓ ናሙር ዝርከብ ሮማን ደ ጃግሬ ዝበሃል መዕቆብ ስደተኛታት እንስሳታት ከይተረፉ ተጸልዮም ከም ዘለዉ ተፈሊጡ ኣሎ።
1: Quasi 300 individus.
2: We currently have around 300 animals because it's really hot. We're experiencing
0: ሰበስልጣን ሩስያ ኣብቲ ሩስያ ትቆጻጸሩ ሓውሲ ደሴት ክሬምያ ዩክሬን ብዘካየደቶ መጥቃዕቲ ድሮን 4 ሰባት ከም ተቐትሉን 28 ከም ዝቆሰሉን ጸብጻብ ሂቦም። ብተወሳኺ ዩክሬን ኣብቲ ኣብ ሩስያ ዞባ ክራሶኖዳር ዝርከብ ኣገልግሎት መጓዓዝያ ነዳዲ ከም ዝወቕዐት ብዝሰንኩ ድማ ሓደ ሰብ ከም ዝቐተለ ኣረጋጊጻ ኣላ። እዚ ድሒሩ ብዩክሬን ዝተገብረ መጥቃዕትታት ነቲ ክሬምሊን ምስ ኪየብ ትገብሮ ውግእ ደው ንምባል ምህርቲ ነዳዲ ሩስያ ንምድራት ዝወፀ ሓድሽ ወፍሪ ምዃኑ ተፈሊጡ። ሩስያዊ ኣመሓዳሪ ክሪምያ ሰርጌ ኣክስዮቭኖቭ ነቶም ኣብ ክሪምያ ዝንቀሳቐሱ ተንሽከርከርቲ ኣብ ቀረባ ግዜ ነዳዲ ክዕድጉ ከም ዘይክእሉ ብምሕባር እዚ ቀረብ ንምቁፅፃር ዝተገብረ ስጉምቲ ምዃኑ እዩ ዝሕብር።
3: The fuel stations in Crimea will stop selling fuel for cash and non-cash payments.
0: አብ ክሪሚያ ዝርከብ መደብር ነዳዲታት ብንጥረ ገንዘብ ይኹን ብዘይ ገንዘብ ነዳዲ ምሻጥ ደው ኣቢሉሎ ንሕጋውያን ትካላትን ውልቀ ሰባትን ዝኸውን ክፍሊት ምሻጥ ኣቋሪፅ እዩ። እቲ ነዳዲ ንዕለታዊ ዕማምን ድሕነትን ሪፑብሊክ ክሪሚያ ናብ ዘረጋገፀ ትካላት መንግስቲ ጥራዩ ዝዕድል ዘሎ። ላዕለዎት ሰብ መዚ ሰልፍ ሌበር ቀዳማይ ሚኒስትር ዓባይ ብሪጣንያ ኬር ስታርመር ካብ ስልጣኑ ክወርድ ከቢድ ፀቕጢ ብምግባር እቲ ዝወርደሉ ዕለት ከፍልጥ ሓቲቶሞ። እዚ ዝመፀ ብድሕርቲ ኣብ ሜክፊልድ ካልኣይ ዝተገብረ ምርጫ ኣንዲ ብርሃም ብምርጫ ዝረኸቦ ዓወት ስዒቡ መሪሕነት ንዕኡ ክወሃብ ከም ዝደሊ ኣነፂሩኣሎ። ፀሓፊ ንግዲ ፒተር ካይል ከም ዝብሎ ሰር ኬር ብዛዕባ እቲ ንሰልፍ ሌበር ኣብዝሓለፈ ሒደት ሰሙናት ድሕሪ ዘጋጠሞ ተፅዕኖ ፖለቲካዊ ተፅዕኖ ካብ መዝነቱ ክወርድ ይሓስብ ከም ዘሎ ገሊፁ። ዶናልድ ትራምፕ እውን እንተኾነ ስታርመር ካብ ስልጣን ክወርድ ኣለዎ ብምባል ነቲ ኣብ ኢሚግሬሽንን ኣብ ፀዓትን ዝፀንሖ ሕማቕ ኣተሓሕዛ ወቒስዎ እዩ። ብሪጣንያ ፈረንሳን ጀርመንን ዝርከበ ንሓያሉ ሃገራት ኣውሮጳ ብሱዳን ኣብ ከባቢ ኤል ኦቤድ ካልእ መጥቃዕቲ ከጋጥም ከም ዝኽእል ኣጠንቂቐን። በዚ ከዓ መጠነ ሰፊሕ ምፍንቓል ህዝቢ ክስዕብ ከም ዝኽእል ተፈሊጡ ኣሎ። ኣባላት ቤት ምክሪ ፀጥታ ውድብ ሕቡራት ሃገራት ነቲ ናይ ሰራዊት ህፁፅ ደገፍ ማለት ኣርኤስኤፍ ኣብ ርእሰ ከተማ ሰሜን ኮርዶፋን መጥቃዕቲ ብቕልጡፍ ደው ከብል ሓቲቱ ኣሎ። ሓይልታት ሰራዊት ሱዳን SAF ከምኡን RSF ካብ መፋርቅ 20 ሚያዝያ ጀሚሮም ኣብ ውግኦም ዝርከቡ። ናይ ሕቡራት ሃገራት ላዕለዋይ ኮሚሽነር ሰብኣዊ መስላት ቮልከር ቱርክ እቲ ኩነታት ንዓለምና ብዛዕባ እቲ ኣንፀላልዩ ዘሎ ሓደጋ ሰብኣዊ መስላት ዘስጊ እዩ ክብል ገሊፁ።
4: The states with influence have the duty to exercise it now
0: ሃገራት ነዚ ፅላለ እዚ ካብ ስሩ ደው ከብልኦ ሓላፍነት ኣለዎን። ዓለም ትጥምት እያ ዘላ። እቶም ነዚ ምዝግሃስ እዚ ብሓላፍነት ዝሕተቱ ድማ ተሓተቲ ክኾኑ ኣለዎም። እቲ ንኣስታት 14 ሚልዮን ዝኾኑ ሰባት ዘመዘበለ ውግእ ሱዳን ዓሌታዊ መፍሳስ ደማስዒቡ ጥሜትን ሕማምን ኣስፋፊሑ ይርከብ። ዋብ ቃል ጉዳያት ወፃኢ ሰልፍ ግሪንስ ዴቪድ ሾበርች እቲ ኣብ ነዳዲ ዝተገብረ ምጉዳል ግብሪ ንናይ ብሓቂ ወፃኢታት መነባብሮ ኣብ ምፍታሕ ኣይሕግዝን ይክብል ገሊፁ። መንግስቲ ኣልቤኒዝ ንፕረዚደንት ኣሜሪካ ዶናልድ ትራምፕን ንቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ኣብቲ ውግእ ዘለዎም ግደ ብዘይምኹናኑን ነቒፉ።
5: The chaos makers here are Donald Trump with his war of choice and his continuing threats to bomb.
0: እቶም ኣብዚ ዕግርግር ዝፈጥሩ ዘለዉ ዶናልድ ትራምፕን ምስ ምርጭኡ ንውግእ ስለ ዝኾነ ጠጻሊ ምፍራሕ ደብዳብ ከምኡን መንግስቲ ነታንያሁ ኣብ ልዕሊ ህዝቢ ሊባኖስ መጥቃዕቲ ዘውርድ ዘይሕጋዊ መጥቃዕትን ተደጋጋሚ መጥቃዕትታን እዮም። በቲ ዝገብርዎ ዘለዉ ክትገልፆም ጀምር። ኣብዚ መዳይ እዚ ድማ ገለ መሰረታዊ ስርዓት ክትገብር ጀምር። ኣብዚ ጉዳይ እዚ መሰረታዊ ዝኾነ ስጉምቲ ምውሳድ ንኣውስትራልያውያን ዝጠቅም እዩ። ብዙሕን ፍሽፍሽ ዘይረኣየሉ ዓለም ተድልየና እያ ዘላ። ምክትል ቀዳማይ ሚኒስትር ሪቻርድ ማልስ ኣውስትራልያ ነቲ ኣብ ኣውስትራልያ ተኸሲቱ ዘሎ ኤች 5 Aviation.

0: ፍሉ ዝበሃል ቫይረስ ኣውስትራልያ ክትምክቶ ተዳለየ ከም ዘላ ገሊጹ እዚ ናይ ኣዕዋፍ ሕማም ኣብ ሓንቲ ዑብ ከም ዝተረኣየ ምስ ተረጋገፀ እዩ ተፈሊጡ እቲ ቫይረስ ኣብ ምዕራባዊ ኣውስትራልያ ኣብ ዝርከብ ብራውን ስኳ ሲቢር እዩ ተረኺቡ እታ ዑፍ ኣብ ውሸባ ከላያ ሞይታ እቲ ጉዳይ ዘሰክፍ ምዃኑ ዝገለፀ ሚስተር ማለስ መንግስቲ ነቲ ቫይረስ ንምምርማር ምስ ዝምልከቶም ትካላት ብቐረባ ይሰርሕ ኣሎ ኢሉ
1: Bird flu, of course, is on every continent around the world. We are the last continent to be touched by it.
0: ሓቂዩ ሕማም ኣዕዋፍ ኣብ ኩለን ሃገራት ዓለም እዩ ዘሎ ንሕና እቶም ናይ መወዳእታ ኣህጉር ብኡ ዝተተንከፍና ኢና ኣውስትራልያ ነዚ ንምምካት ናይ 113 ሚልዮን ዶላር ነዋፍር ኣለና ኣብዚ ክንገብሮ ንኽእል ኩሉ ዓይነታት ጥንቃቓ ንገብር ኣለና ነዚ ንምምካትን ንምቁፅፃርን ኩሉ ዝከኣለና ንገብር ኣለና ይኹን እምበር ኣብ መላእ ሃገር ምዝርከባ ትካላት እንተላይ ምስ ማእከል ምድላው ሕማም نسرحينا زلنا ኣውድ ድራት ዋንጫ ዓለም 2016 ስጳኛ ንስዑድ ዓረብ 4 ብባዶ ብምስዓር ካብቲ ዘሰንብድ ናይ ኬፕ ቨርዴ ስዕረታ ተገለገይላ ኣብ ኣትላንታ ኣብ ተኻየደ ቀዳማይ ፍርቂ ፀወታ ናይ ማእከል ኣጥቃዒ ሚከል ኦየርዝባል ክልተ ሸቶታት ኣመዝጊቡ ላሚን ያማል ኣብ ዋንጫ ዓለም ናይ ፈልማዩ ሽተውን ኣመዝጊቡ ኣብዚ ናይ ሎሚ ግጥማት ኢራን ኣንጻር ቤልጅም ኣብ ሎስ ኣንጀለስ ሮጋይን ኬፕ ቨርደን ኣብ ሚያሚ ክራኸባየን ኒውዚላንድ ድማ ኣብ ቫንኮቨር ንግብፂ ክትገጥም እያ ዝርዝር ሓበሬታ ድሕሪ ዜና ምስ ነጋ ወልዲ ጊዮርጊስ ዝተገብረ ኣለና ከነቕርቦ ኢና ዜና ቅድሚ ምዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርዝ ዝለዕለ 20 ዲግሪ ሴንቲግሬድ ኣብ ኣድላይድ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ ኣብ መልበርን ብከፊል ደበና ክውዕል ዝለዕለ 14 ዲግሪ ኣብ ሆባርቱን ተመሳሳሊ ብከፊል ደበና ዝለዕለ 13 ኣብ ካምቤራ ዝለዕለ 13 ኣብ ሲድኒ ክዘንብ ተኽእለሉ ዝለዕለ 19 ዲግሪ ሴንቲግሬድ ኣብ ብሪስበን ብከፊል ደበና ዝለዕለ 21 ኣብ ዳርዊን ግን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 110 ቅርሽን 84 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲእና ኣለና

0: sbs.com.au/audio.
1: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
2: ኣብ ስዊዘርላንድ ኣብ መንጎ ኢራንን ሕቡራት መንግስታት ኣሜሪካን ዘተ ኣብ ዝግበረሉ ዘሎ እዋን ትራምፕ መፈራርሒ ሓሳብ ምስ ኣቕረበ ዓለም ናብ ዳግም ስግኣት ወዲቓ። ኣብ ስዊዘርላንድ ዝርርብ ሰላም ድሕሪ ምጅማሩ ጉዳይ ሊባኖስ ቀንዲ መሳሓቢ ነጥቢ ምስ ኮነ ትራምፕ ንኢራን ኣጠንቂቕዋ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ንኢራን ከምዚ ድብድባ ኣፈራርሑ እዚ ዝመፀ ኢራን ንሕዝቦላ ምድጋፋ ከም ትቕፅሎ ድሕሪ ምፍላጣን ነቲ ተስፋ ተገይሩሉ ዝፀንሐ ተኣፋፊ ዝኾነ ምቁራፅ ተኽሲ ዘተ ሰላም ከይፈሽል ኣብ ስግኣት ወዲቑ ምህላው ኣብ ዝንገረሉ ዘሎ እዋን እዩ። እቲ መጠንቀቕታ ዝመፀ ላዕለዎት ሰበስልጣን ኣሜሪካን ኢራናውያንን ኣብ ስዊዘርላንድ ነቲ ንኣዋርሒ ዝቐፀለ ዞባ

0: ግጭት ንምዕራብ ዝሓለፈ ሰሙን ኣብ እተገብረ ናይ ፈለማ ዝርርብ ንክግበር ኣብ ስምምዕ ድሕሪ ምብፅሑ እዩ። ትራምፕ ዘተ እናተገብረ ኣብ ማሕበራዊ መራኸቢ ትሩ ሶሻል ኢራን ነቲ ኣብ ሊባኖስ ዘሎ ክቡር ዝዋግኡ ናይ ውክልና ኩናት ብቕልጡፍ ደው ከተብሎ ኣለዋ ክብል ፅሒፉ። ከምኡ እንተዘይገይሮም ንኢራን ከምዝሓለፈ ሰሙን ኣበርቲዕና ክንሃርማ ኢና ዝገደደ ክመፃ እዩ ብምባል እውን ኣጠንቂቑ። ኢራን በቲ ቀንዲ ተደራዳሪኣ ዝኾነ መሓመድ ባጋር ጋሊባፍ ዋሽንግተን ኣብ ኣጠቓቕማ ቋንቋ ትጠንቀቕ ክብል ቁልጡፍ ምላሽ ይብሉ። ዕጡቓት ተሒራን ግብረ መልሲ ንምሃብ ተዳልዮም ከም ዘለውን ናይ ኣሜሪካ ምፍራሕ ኢራን ዘለዋ ስልጣን ከቐይር ኣይክእልን እዩ ክብል እውን ኣጠንቂቑ። እቲ ናይ ምፍኽኻር ቃላት እቲ ዘተ ገና ናይ ሓቂ ምይይጥ ቅድሚ ምጅማሩ ፍታሕ ከምፅእ ከም ዝኽእል ኣብ ጥርጥር ኣውዲቕዎ ይርከብ። ማዕከናት ዜና ኢራን ከም ዝፀብፅበኦ ልኡኽ ተሂራን ነቲ ትራምፕ ዝሃቦ ርእቶ ስዒቡ ካብቲ ዘተ ከም ዘንሰሓበን እቲ ዝተጀመረ ዘተ ከም ዝተቋረፀን ዝሕብሩ ገለ ማዕከናት ዜና ሓቢረን። ይኹን እምበር እቲ ፀብጻብ ድሒሩ ፈሽሉ እዩ። ሓደ ነቲ ዘተ ብቐረባ ዝከታተል ዲፕሎማት ንኣጃንስ ፍራንስ ፕረስ እቲ ኢራናዊ ልኡኽ ኣብ ቦትኡ ከም ዘሎን ኣብ መንጎ ክስሕብ ከም ዝደሊ ከም ዘይሓበረን ገሊጹ ኣሎ። እቲ ብፓኪስታንን ቀጠርን ኣብ ስዊዘርላንድ ኣብ ዝርከብ ቡርገን ስቶክ ዝእለ ዘሎ ዘተ ኣብ መላእቲ ዞባ ነባሪ መዕለቢ ንምርካብን ውጥረት ንምፍኳስን ንሱሳ መዓልትታት ዝቕፅል መስርሕ ሰላም ንምኽፋት ዝዓለመ እዩ። እንተኾነ ግን ኣብ ሊባኖስ ዘጋጥም ዘሎ ኩነታት ነቲ ዝርርብ ብቕልጡፍ ዕንቅፋት ኮይንዎ እዩ። ኢራን ከም ትገልጾ ወታደራዊ ንጥፈታት እስራኤል ከም ዝቐፅለን ኣብ ሊባኖስ ዝግበር ተግባራት ኣብ መኽፈት ዝርርባት ዓብላሊ ከም ዝኸውንን ገሊጸ እያ። እቲ ዝሓለፈ ሰሙን ዝተኸተመ ኣፈናዊ ስምምዕ ንክልቲኦም ወገናት እንተላይ ኣብ መንጎ እስራኤልን ሕዝቡላህን ንዝግበር ተፃብኦታት ደው ንምባል ዝዓለመ እዩ ነይሩ። ኮይኑ ግን ኣብ ደቡባዊ ሊባኖስ ተደጋጋሚ ግጭት ስለ ዝተላዕለ እቲ ኩነታት ከምቲ ዘለዎ እንተቐፂሉ ጥርጣሪ ኣሕዲሩ ኣሎ። ኢራን ኩናት ኣብ ዝቕፅለሉ ዘሎ እዋን ናብ ናይ መወዳእታ ስምምዕ ንምብፃሕ ትርጉም ዘለዎ ገስጋስ ክግበር ከም ዘይከኣል ኣትሪራ ትዛረብ። ምክትል ፕረዚደንት ጄዲ ቫንስ ነቲ ዘተ ኣብ ዝኸፈተሉ እዋን ዝያዳ ትሕት ዝበለቃና እዩ ነይርዎ። እቲ ኣኼባ ታሪካዊ ከም ዝኾነን ኣብ መንጎ ዋሽንግተንን ተሄራንን ዝነበረ ዝምድና ዳግም ከም ዝቕየርን ገሊጹ። ሓድሽ ምዕራፍ ዶ ክንከፍት ኢና ብምባል ኣብ ማእከላይ ምብራቅ ንዘሎ ርክብ ንሓዋሩ ክንውጦ ንኽእል ዲና ክብል ድማ ሓቲቱ። ተሂራን ካብ ዞባዊ ዘይምርጋእ ሪሕቓ ነቲ ንነዊሕ እዋን ዝቐፀለ ኒኩለሳዊ ኣፅዋር ናይ ምምዕባል ድሌታ እንተ ሓዲጋቶ ኣሜሪካ ነቲ ምስ ኢራን ዝነበራ ርክብ ብመሰረቱ ንምቕያር ተዳልያ ከም ዘላ ቫንስ ገሊጹ። ይኹን እምበር እቲ ገሊኡ ኣዝዩ ዘሰሓብ ጉዳያት ግና ገና ኣይተፈትሐን ዘሎ። ኢራናውያን ሰበስልጣን ኒኩለሳዊ ፕሮግራም እቲ ሃገር ኣብ ቀዳማይ ዙርያ ዝርርብ ከም ዘይተ መያየጡ ገሊፆም። ፕረዚደንት እቲ ሃገር ማስዑድ ፔዚኪያ ቴሄራን ነቲ ናታ ዩራንየም ናይ ምህብታብ መሰላ ኣሓሊፋ ከም ዘይትህብ ኣረጋጊፂ እዩ። እዚ ኤስቢኤስ ትግርኛ እዩ። ኩራ ሰማዕትና ካብዚ ዝቐርብ ካብ ስዒቡ ዝቐርብ ልኡኹና ዝሰደደልና ፀብጻብ እዩ። ፀጋይ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣቀናቢሩ ቀሪቡ ኣሎ። ናብኡ ከብለኩም
1: ሰላም ጥዕናሃበልና ከመይ ቀኒኩም ኩብራ ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ትዳለው ዜናታት እንሆ ፈለማረስታቶም። ኣብ መረፃ ኢትዮጵያ ፓርቲ ብልፅግና ካብ 486 መንበራት ፓርላማ 438 ተዓዊቱ። ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቁባን ዝነደፈቶ ምክታት ዝተሰሚ ሃገራዊ ንድፊ ወግዓዊ ገይራ። ልኡኽ ሰብኣዊ ጉዳያት ሕብራት ሃገራት ኦቻ ምስ ላዕለዎ ሰበስልጣን መንግስቲ ኤርትራ ተዛትዩ። ምኒስትሪ ጉዳይ ወፃ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል ገሊጹ። ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነፂግዎ ዝብሉ ነስዓት ተዳለ ዜናታት እዮም ናብ ዝርዝራቶም። ኣብ መረፃ ኢትዮጵያ ብልፅግና ካብ 486 መንበራት ፓርላማ ነቲ 438 ተዓዊቱ ተባሂሉ። ሃገራዊ ቦርድ መረፃ ኢትዮጵያ ግንቦት 24/2018 ዝተኻየደ ናይ ፌደራል ወከልቲ ህዝቢ ማለት ናይ ፓርላማን ናይ ክልላትን ውፅኢት መረፃ ወግዓዊ ገይሩ ኣሎ። ኣብ ናይ ፌደራል ወከልቲ ህዝቢ ፓርላማ ዝተረኸበ ውፅኢት ፓርቲ ብልፅግና ካብ 486 መንበራት እቲ 438 ተዓዊትሉ ተባሂሉ ኣሎ። ብመሰረት እዚ ኣብ ብሔራዊ ውክልላዊ መንግስቲ ሃረር ካብ ዘለዉ ክልተ መንበራት ክልቲኡ ፓርቲ ብልፅግና ከም ዝተዓወተሉ፣ ኣብ ክልል ማእኸላይ ኢትዮጵያ ካብ ዘለዎ 33 መንበራት እቲ 28 ፓርቲ ብልፅግና፣ ኢዜማ ክልተ፣ ምትሕባር ንሕብረት ኢትዮጵያ ሓደ፣ ፓርቲ ናፅነትን ማዕርነትን ድማ ሓደ ከም ዝተዓወተሉ ተፈሊጡ ኣሎ። ኣብ ክልል ሲዳማ ካብ ዘለዎ 16 መንበራት ፓርቲ ብልፅግና 13 ድማ

ከተማ ብሓደ ተቃዋሚ ከም ዝተወሓዘ ተሓቢሩ ኣሎ ኣብ ክልል ሲዳማ ካብ ዘለዉ 16 መንበራት ፓርቲ ብልፅግና 13 3 ድማ ብሓደ ተቃዋሚ ከም ዝተተሓዘ እዩ ተገሊጹ ዘሎ ኣብ ክልል ሶማሌ ካብ ዘለዉ 22 መንበራት 19 ብልፅግና ክሕወተሉ እንከሎ 3 ተናሓናሕቲ ውድባት ድማ ነብሲ ወከፎም ሓደሓደ መንበር ረኪቦም ኣለዉ ኣብ ክልል ቤንሻንጉል ጉሙዝ ካብ ዘለዉ 9 መንበራት 8 ብልፅግና ከም ዝተዓረልን ተሓቢሩ ኣሎ ኣብ ክልል ምሓራ ካብ 130 መንበራት እቲ 117 ብልፅግና ክዕወት እንከሎ ኣብን 6 ናይ ኣምሓራ ዲሞክራሲያዊ ሓይሊ 3 ካልኦት 4 ፓርትታት ድማ ነብሲ ወከፎም ሓደሓደ መንበር ሒዞም ተባሂሎም ኣለዉ ኣብ ኣዲስ ኣበባ ካብ ዘለዉ 23 መንበራት 20 ብልፅግና ክዕወት እንከሎ ኢዜማ 2-1 ድማ ናፃ ውልቀ ተወዳዳሪ ከም ዝሰዓረ ተፈሊጡ ኣሎ ኣብ ክልል ዓፋር ካብ ዘለዋ 8 መንበራት 7 ብልፅግና ከም ዝሓዘን ተሓቢሩ ኣሎ ኣብ ክልል ኦሮምያ ካብ 173 መንበራት 167 ብልፅግና ክዕወት እንከሎ እተን ዝተረፋ 5 መንበራት ድማ ውልቀ ተወዳደርቲ ከም ዝሰዓር እዩ ተሰሚዑ ዘሎ ኣብ ክልል ደቡብ ምዕራብ ኢትዮጵያ ካብ ዘለዉ 20 መንበራት 17 ብልፅግና እተን ዝተረፋ 3 መንበራት ድማ ዝተፈላለዩ ተቃምቱ ፓርትታት ሒዘምዎን ተባሂሉ ኣሎ ኣብ ክልል ደቡብ ኢትዮጵያ ካብ ዘለዉ 45 መንበራትን 35 ብልፅግናትን 11 መንበራት ድማ ተቃወምትን ሓደ ውልቀ ተወዳዳራይን ከም ሰዓሩ ዝተሓበረ ኮይኑ ኣብ ድሬዳዋ ካብ ዘለዋ 2 መንበራት 2ኤን ፓርቲ ብልፅግና ኣብ ክልል ጋምቤላ ካብ ዘለዋ 3 መንበራት ድማ 3ዩ ብልፅግና ከም ዝሓዞ እዩ ቦርድ መረፃ ኢትዮጵያ ወግዓዊ ኣብ ዝገበሮ መግለፂ ሓቢሩ ዘሎ ኣብዚ መረፃ እዚ ትግራይ ንካልኣይ ግዜ ከም ዘይተሳተፈት እውን ዝፍለጥ እዩ ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋን ዝነደፈቶ ምክታት ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋን ዝነደፈቶ ምክታት ወይ ኢንክሉዥን ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኣላ ምክታት ስደተኛታት ካብ ናይ ሰብኣዊ ሓገዝ ተቐባልነት ወፂኦም ምስ ሕብረተሰብ ክሕወሱ ሰሪሖም ርእሶም ክኢሎም ኣብ ልምዓቲ ሃገር ክሳተፉ ዘኽእል ሃገራዊ ንድፊ እዩ ተባሂሉ ኣሎ መንግስቲ ኢትዮጵያ ነዚ ንድፊ እዚ ስደተኛታት ኣብ ዘዕቕብሎም ኩሎም ክልላት ሃገር ንምትግባር ቆራፅ ምዃኑ እቲ ንድፊ ወግዓዊ ኣብ ዝገበረሉ ስነ ስርዓት ኣረጋጊጹ ኣሎ ናይ ሕቡራት መንግስታት ላዕለዋይ ኮሚሽነር ስደተኛታት ዩንኤችሲኣር እቲ ናይ ምክታት ንድፊ ስደተኛታትን ሃገራዊ ልምዓትን ኢድ ንኢድ ተታሒዞም ክኸዱ ከም ዝኽእሉ ንዓለም ኣብነት ዝኸውን ይብባል ኣብቲ መድረኽ ዘለዉ ናዳ ገሊጹ ኣሎ ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕሎ ሰበ ስልጣን መንግስቲ ኤርትራ ተዘራሪቡ ብሓላፊት ክፍሊ ምላሽ ወይዘሮ ኤደም ወርሶን ዝተመርሐ ልኡኽ ቤት ፅሕፈት መተሓባበር ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎ ሰበስልጣን መንግስቲ ኤርትራ ብሓበራዊ ምትእባርን መደባት ልምዓትን ዘተኮረት ዘተካይድ ኣሎ እቲ ወይዘሮ ናህላ ቫልጂ ኣተሓባበሪት ኣብያተ ፅሕፈት ሕቡራት ሃገራት ኣብ ኤርትራ ዝተሰነየ ልኡኽ ምስ ሚኒስትሪ ጉዳይ ወፃኢ ኣቶ ዑስማን ሳልሕ ምስ ሚኒስትሪ ሕርሻ ኣቶ ኣርፋይ ነበረ ሚኒስትር ዜና ኣቶ የማነ ገብረ መስቀል ከምኡውን ምስ ሓላፊ ፖለቲካዊ ጉዳያት ግደፋ ኣቶ የማነ ገብረ ኣብ ዘትዩ ተባሂሉ ኣሎ ዕላማ ዑደት እቲ ልኡኽ ኦቻ ሃገራዊ ቀዳምነታትን ብድሆታትን ልምዓት ንምዕዛብ ፅልዋ ለውጥ ክሊማ ብቐጥታ ንምግምጋም ቅጥዕታት ምትሕባርን ንምሕያል ንጥፈታት መደባት ንምግምጋምን እዩ ተባሂሉ ኣሎ እቲ ልኡኽ ብተወሳኺ ኣብ ዓዲ ተክሌዛን ዝርከብ ኣገልግሎት ምክልኻልን ሕክምናን ሕፅረት ምግቢ ኣብ ንእስ ዞባ ስረጀቓ እምባደርሆ ኣብ ናይ ፀሓይ ፀዓ ዝሰርሕ ፕሮጀክት ቀርርማይ ከምኡውን ሃገራዊ ኣብነት ዝተዋሃደ ኦርጋኒክ ሕርሻ ኣኽርያ በፂሑ ክብል ሚኒስትሪ ዜና ኤርትራ ሓቢሩ ኣሎ ሚኒስትሪ ጉዳይ ውፃኢ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል መጉሂቱ ምንዚ ጉዳይ ውፃኢ ጌድዮን ጢሞቴዎስ ጉዳይ ኣፍ ደገ ባሕሪ ናይ ሃገራዊ ልምዓትን ናይ ዞባ ምትእሳርን ጉዳይ እምበር ከም ናይ ጂኦፖለቲካ ውድድር ተገይሩ ክውሰድ ከም ዘይብሉ እዩ ተዛሪቡ ዘሎ ጌድዮን ጉዳይ ኣፍ ደገ ባሕሪ ንኢትዮጵያ ከም ኣገዳሲ ጉዳይ ተገይሩ ክረአ ከም ዘለዎ እምበር ከም መፋጠጢ ክረአ ከም ዘይብሉ ቻተም ሃውስ ኣብ ዝተባሃለ ትካል ኣብ ሶሙን ኣብ ለንደን ኣብ ዘዳለወ መድረኽ እዩ ገሊጹ ዘሎ ኣብ ሕቶ ኣፍ ደገ ባሕሪ ኢትዮጵያ ዝለዓሉ ስጋኣታት ክሳብ ሕጂ ዝግምገሙ ዘለዉ ካብ ታሪካዊ ዘይምትእማን እምበር ካብ መፃዕ ዕድላት ኣንጻር ከም ዘይኮነ ጌድዮን መጉሂትሎም ፖሊሲ ኣፍ ደገ ባሕሪ ኢትዮጵያ ብዘተ ብሓበራዊ ተረባሕነት ብዞባ ምርጋእን ዝተሰረተ ምዃኑ ዝጠቀሰቲ ሓላፊ እቲ ጉዳይ ምስ ንግዲ ሎጂስቲክስ ውሕስነትን ኤነርጅን ከምኡ ውን ንባሪ ቁጠባዊ ትልምን ዞባዊ ምትእሳርን ክረአ ከም ዘለዎ እዩ መጉቱ ዘሎ ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነፂግዎ ሕወሓት ኣብ ዘውፅኦ መግለፂ እቲ ኣሜሪካ ዝወሰደቶ ስጉምቲ ኣብ ትግራይን ዘሎ ኩነነት ዘየንፀባርቕን ንመንግስቲ ኢትዮጵያ ካብ ሓላፍነት ዘጓንን እዩ ክብል ወቂሱ ሕወሓት ነቲ ዝተነብረሉ እገዳ ከም ዝቃወም ብምግላፅ ነቲ ኣብዚ ቀረባ ግዜ ዝተነብረ ናይ ቪዛ እገዳ ብክቢድ ንሰግኣሉ እስጉምቲ እዚ ኣብ ጎደሎን ዘይሚዛናውን ገምጋም ኩነታት ዝተመሰረተ ኮይኑ መንግስቲ ኢትዮጵያ ኣብ ትሕቲ ስምምዕ ፕሪቶርያ ዘለዎ ግደታታት ንምትግባር ብቐፃሊ ዝረኣዮ ፍሽለት ዕሽሽ ብምባል ኩሉ ሓላፍነት ኣብ ልዕሊ ሕወሓት ጥራሕ ዘንበረ እዩ ክብል ወቂሱ ኣሎ እዚ ግብረ መልሲ ሕወሓት ዝመፀ ሚኒስትሪ ጉዳይ ወፃኢ ኣሜሪካ ኣብ ልዕሊ ገለ ሰበስልጣን ትውድብን ስድራ ቤታቶምን ናይ ቪዛ እገዳ ምእዋጅ

0: The Great American State Fair, July 4th.
1: sbs.com.au/tigrinya ab online wotru tbetxwo marbab habreta ikhun wanawu zenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma' agibkum uludo ab facebookna atikhum etizirrib katselwo hasabkum akafulun like gibarunan sbs tigrinya ab facebook ክቡራት ሰማዕትና ከመይ ትኾኑ እዚ ናብ 48 ጋንታታት ክሰፍሕ ዝተገብረ ዋንጫ ዓለም 226 ልዕሊ ፍርቂ ተሳተፍቲ ሃገራት ወፃኢ ካብተን ከም ልምዲ ሓያላት ተባሂለን ዝቁፅራ ሃገራት ኤውሮጳን ደቡብ ኣሜሪካን እየን ኣብዚ ዘለናይ እዋን ቀዳማይ ዙርያ ምድባዊ ግጥማት ተዛዚሞምስ ካልኣይ ዙርያ ግጥማት እውን ተጀሚሮም ኣለው እዚ ዋንጫ ዓለም ምስ ኩሉ ሕልኽላኻቱን ፖለቲካዊ ፅልዋታቱን ከመይ ይኽይድ ኣሎ ጉዕዘተን ንኣፍሪቃ ወኪለን ዝረጋረጋ ዘለዋ ሃገራትን ጋንታታትን ከ ከመይ ኣሎ ንሎሚ ምስ ጋዜጠኛን ተንታንን ስፖርትን ኣዳላዊ መደባት ስፖርት ኣብ ዩትዩብ ቻነል ነጋ ስፖርት ዝኾነን ነጋ ወልደ ጊዮርጊስ ገምጋም ምጥንቓቕ ቀዳማይ ዙርያ ምድባዊ ግጥማት ክንገብር ደጊምና ተረኺብና ኣለና ነጋ ከም ወትሩ ቀዲመ ግዜኻ ስለ ዝሃብካናን ክትንትነልና ስለ ዝፈቐድካን የመስግነካ ሞ ዝሓለፈ እዋን ግጥማት ዋንጫ ዓለም ቅድሚ ምጅማሮም ኢና ይዕሊልና ነርና ብሓፈሽኡ እቲ ግጥማትን እቲ ውራይን ከመይ ረኺብካዮን ከመይ ትከታተሎ ኣለኻን መእተው ክኾነና
2: የመስግን ጋዜጠኛ ኢብራሂም ዓሊ ከምኡውን ሬድዮ ኤስቢኤስ ከምዚ ኣቐዲምካ ክትገልፆ ዝፅናዕኻ ልክዕ እዩ ዋንጫ ዓለም 226 ተጀሚሩ ኣሎ ምናልባሽ በቲ ፖለቲካዊ ፅልው እንድሕር ትጀምር ኮይና ኣብቲ ናይ ቪዛ እገዳ ብዙሕ ኣዘራቢ ርእሲ ተላዒል እዩ ሶማልያዊ ዳኛ ዑመር ዓርጣን ንሱ ካብቲ ውድድር ተኣሊሎ ከምኡውን ካናዳ ኣብ ልዕሊ ኮኸብ ተፃዋታይ ጋና ቶማስ ፓርት ዝገበረቶ እገዳ ብጣዕሚ ኣነ ከም ነጋ ከም ኣፍሪካዊ ዝሕንኽ ተግባራት እዮም ወሲዶም ቶማስ ፓርት ኣብ ዓዲ እንግሊዝ ተኸሲሱ እቲ ክሱን መሰረት ዘይብሉ ክነሱ ካናዳ ንዝተፃዋታይ ናብ ዓዳ ከይኣቱ ክልካላ ብጣዕሚ ዝሕዝን እዩ ከምኡውን ስዊዘርላንድ ኢምቦሌ ናብ ኣሜሪካ ከይኣቱ ክንክል ነሮ መጨረሻ ግን ተፈቂድዎ ስዊዘርላንድ ኣብ መክፈቲ ኣብ ዝገበረቶ ፀወታ ሓደ ብሓደ ዝፈላለዩ ንሱ ተንታሸቶ መዝጊብዋ ከምዚ ዓይነት ተሪኦታት ብጣዕሚ ዝሕዝን እዩ ኣብ ልዕሊ ኢራን ተወሲዱ ዘሎ ከዓ ብጣዕሚ ከም ሰብ ህዲ ኢልካ ክትሓስቦ ከለካ ብጣዕሚ ዘሸቆረካ እንታይዮም ገይሮም ንሃገራዊ ጋንታ ኢራን ፀወታ ምስ ገበረት ብቐጥታ ናብቲ ማዓስከራ ዝኮነ ሜክሲኮ ክትምለስ እዮም ገይሮም ዘለዉ ናይ ኣሜሪካ ሰበስልጣን ከምኡን ሃገራዊ ድሕነት ስለዚ ኣብ ቀዳማይ ፀወታኦም ምስ ኒውዚላንድ ክልተክልቲ ዝፈላለዩሉ ረሃፆም ከየንቀፁ ናብ ሜክሲኮ ከም ዝምለሱ ተገይሩ እዚ ሓደ ካብቲ ግህሰት ደቂ ሰባት ወይከዓ ሂማን ራይት ኣቢዩዝ ኢለ ክገልፆ ይክእል ኣነ ፅቡቅ ኣይኮነን እዚ ስፖርት ንፍቅሪ ንሕውነት ንምትሕዋስ እንድሕር ኮይኑ ስለምንታይ ከምኡ ይገብር ፊፋ ከዓ ኣብዚ ኢዱ ጣሚሩ ብምርኣይ ብጣዕሚ ተወቃሳ እዩ ፊፋ ኩሉ ግዜ ዋንጫ ዓለም ጨረታ ክህብ ከሎ ካብ ዝኮነ ዓሌትነት ሃይማኖት ከምኡውን ወገንነት ነፃት ዝኮነ ኣዳላዊት ሃገር ኢሉ እዩ ዝህብ ኣብ 2017 ካ ንዘን ሰለስተ ሃገራት ክህበን ከሎ በዚ መምርሒ እዚ ይሂብዎን ስለዚ ዝኮነት ሓንቲ ሃገር ቪዛ ክትም ክትክልክልን ናታ ናይ ሉዓላውነት መሰል እኳ እንተለዋ ፊፋ ከዓ ብመሰረት ኣብ ጨረታ ዝህቦ መምርሒታት ነዘን ሃገራት እዚኣተን ከገደን ይኽእል ነይሩ እዩ ግን ፊፋ ኣብ ታሪኩ ንድሕርኢና ብዙሕ ነገራት ዝሰሪሑ ንኣብነት ኣብ ዝሓለፈ ኣብ መደበይ ጠቀስኮ ኣብ 1976 ወታደራዊ ልቀ መላኪ ኣርጀንቲና ኣብ 1978 ሃገሮ ዋንጫ ዓለም ክተዳሉ ከላ ነቲ ናቱ ኣብ ሃገር ዝገብሮ ነበረ ጋስ ሰብኣ መሰላት ምስሉ ንምሕኻኽ ምስ ኣሜሪካ ተመሻጢሮም ነታ ዋንጫ ኣብ ሃገሮም ከምተርፍ ምግባሮም እዚ ፊፋ ስቂሉ ኢሉ ኣጣሚሩ ርኢ እዩ ብዙሕ ነገራት ፊፋ ኣብቲ ቡልሽውና ብዙሕ ነገር ሕጂ ኻ እዚ መፅኡ ዘሎ ናይ ፖለቲካዊ ፅልዋታት ኣብ ናይ ፊፋ ብጣዕሚ ዝሕዝን እዩ ኣብ ቀፃሊ ከምኡ ከይህሉ መቸም ከም ቤተሰብ ስፖርት መጠን ክንምሕፀን ንደሊ ናብቲ ናይ ቀዳማይ ዙር ዝበልካዮ ኢብራሂም ኣነ ዋንጫ ዓለም 226 ይቁሩብ 48 ሃገራት ምስ ኮና ትፀወታ 104 ይቁሩብ ክጅላሓና ዩ ከምዚ ማይ ዝበዝሑ ፀባ ምሻለካ ቅጠነካ ከምኡ ዶ ክኮነና ኢለ ስክፍታይ ነይሩ ሞ ብኣንፃሩ እቲ ስክፍታይ ብካልእ መልክዕ ኮይኑ ፀኒሕኒ ኣይኮነን መኸተ ናይ ሃገራውያን ጋንታታት ናይተን ኣንደርዶግ ዝበሃላስ ንሪኦ ኣለና ኬቨርደም ስፔን ዝገበራየቶ መኸተ ኩሪሳዋ ዋላ ብሸውዓተ ብሓደ ብጀርመን ዝሰዕርመር ሸቶም ምዝጋ በዓሉ ቀሊል ነገር ኣይኮነን ኣፍሪካውያን ሃገራት ዝሪኦ ዘለዋ መኸተ ብጣዕሚ ብጣዕሚ ዝናኣድ እዩ ከምኡውን ገለገለ ሃገራውያን ጋንታት ከም ስፔን ሲ ካብተን ፌቨራይት ተባሂላ ኣትያ ዘላስ እሞ ብኬቨርደ ተታሒዛ ባዶ ባዶ ክትወፅእ ከላ ቁሩብ ክሳይ ብለካይ ፖርቱጋል ባዕላ ምስ ዲኣርሲ ሓደ ብሓደ ዝወፃትሉ ፖርቱጋል እ ካብቶም ፌቨራይት ተባሂለ ከም ፈረንሳን ከም ስፔን ናይትኩም እምበር ድሕሪአን ዋንጫ ክትወስድ ዝተባሃለት እያ እንግሊዝ ካልእ ሃገራዊት ጋንታ ሒዛ ምፃ ብጣዕሚ ዝድነቕ ግራይት ጋንታ እንግሊዝ ከም ንፈልጦም ኩሉ ግዜ

0: ናይ ማስ ሚድያ ናይ ሃገሮም ፀቕጢ ስለ ዘለዎም ፀቕጢ ይገብረሎም እዩ ዋላ ክኢላታት ዘርኢ ታለንት ብዝኾኑ ተፀቐጢ ብፍላይ ዝኾነት ሃገራዊት ጋንታ ዋንጫ ዓለማምፅያ ሚድፊልድ ከም ሃገራዊት ጋንታ እንግሊዝ ሒዛ ትቐርብ የለን ኣብ ዝኾነ ኣነ ክሳብ ዝተከታተልኩ ሰብ ዝፈልጦ ኣብ ሚድፊልድ ብልፅቲ ሃገራዊት ጋንታ ትመፅእ ትማሊ ግን ብዙሕ ፀወታ ብሕጂ ካርየላ እንተኮና ኣብቲ ቀዳማይ መክፈት እዩ ዘርኣየቶ ግን ኣዝዩ ዝነኣድ ነይሩ። ስለዚ እዚ ናይ ሱታፊ ናይ ሃገራዊ ጋንታት ብጣዕሚ ፅቡቅ ብደረጃ ናይ ኣፍሪካ ላቲንን ኤውሮፓን እየን ዝዕብሎ ነረን ክትብል ፀኒሕካ እንታይ ዩ ሕጂ ኣፍሪካውያን ዓወት ሒዘን ተበጊሰን ገሊአን ሃገራዊ ጋንታ ብፍላይ ቨሪኮስ ዘርኣየ ዓወት ፓናማ ብጋና ክትሰዓር ከላ ጋና መጨረሻ ዶ ቶማስ ኣሳንተ ተቀይሮ ኣትዩ ነቲ ፀወታ ቀይሩ ሞካ ነታ ተመዝገበ ሸቶ ኣሲስ ብምግበሩ ሞሮኮ ንብራዚል ትምህርቲ ዘቕሰመትሉ ትማልካ ሞሮኮ ብዘእምን ውፅኢት ሓደ ብዜሮ ሞካ ብናይ ፀወታ ብልጫ ዓወት ሒዘን ምውፅአን ሴኔጋል ምናልባሽ ምስተፈበራይ ትበሃል ዘላስ ፈረንሳ ምረኸባ ካልእ ነገር ክኸውን ይኽእል እዩ ኣብ ዝቕፅል ዙርግን ተመሒሻ መፅያ ካልእ ዓወት ክን ተመዝግብ ዘጠራጥር ይብሉን። ስለዚ ሃገራዊ ጋንታት ኣፍሪካ ካብቲ ቅድሚ ሕጂ ሱታፊየ ዝገብሮኦ ዝነበራ ብዝሓየለን ዝበለፀን እሞካ ዋላ ይሰዕራ ተወዳደርቲ በቃ ብሙሉእ ትቅርፂ ካብ ዓለ ወዳት ክሳብ መስመር ምክልኻል ምክፋለን መጥቃዕትን እቲ ናይ ክንገብር ኢና ክንዕወት ኢና ሸቶ ክነመዝግብ ኢና እቲ ዲዛይር ኤን ዲሲዥን ዝበሃል ዋላ እቲ ዲተርሚኔሽን ድሕር ኢካያሲ ኣዝዩ ዘንእደኒ ሞ ኣነ ዘን ሃገራዊ ጋንታ እዚኣተን ኪኖ ናይ ምድብ ፀወተን ኣብ ናይ ኖካው ስቴጅን ካልእ ተኣምር ከም ዝሰርሓ ትፅቢት ገይረ ኣለና ኣለኹ ይብራሂም።
1: ፅቡቅ ምናልባት ብቀዳማይ እውን ትንክፋ ቢልያ ነርና ፊፋ ካብ ቀደም ዋላ ብመንገዲ ሴ ብላተር ድ ዋላ ብጂያኒ ኢንፋንቲኖ ነዚ ከም ዕላማ ዝሓዝዎ ማለት እዩ ቁፅሪ ሃገራት ካብ ኣፍሪካ ኤሽያ ደቡብ ኣሜሪካ ክውስኻ ዝብል ሓሳብ ብተደጋጋሚ ይጠቕስዮም እሞ ምናልባት ገናይ ዘሎ ሓደ ቀዳማይ ዙርያን ሕጂ ካልኣይ ዙርያ ይካየድ ኣሎ ሞ እስኪ ምዚ ክትገልፆ ፀንሐካ ገለ መቐረታት ናይ ዋንጫ ዓለም ንኣብነት እዚ ናይ ኩራሳው ዋላቶም ደገፍቲ ምስሓተቱ ሲ ጀርመን ሸውዓተ ትያትልኩም ሲ ከመይ ትሰሚዕኩም ኢሉ እቲ ጋዜጠኛ ሓደ ምስሓተቶም ሲ ቡዋ እንታይ ትብል ኣለካ ሓንቲ እቲና ሰማይ ተሰቂልና ኣለና ኢሎሞ ሞ ምስ ናይ ኬቨርደ ከዓ ዝገለፅካዮ እስኪ እቲ መቐረታት ምፅራእኻ ከምዝበልካዮ ዋላ ኣብቲ መጀመርያ ትፅቢት ናይ ሰባት ዝነበረ ምስ ምብዛሕንተን ጋንታታትን ምዚ ፖለቲካዊ ሃዋኹን ሲ ደኸም ክብል ወይ ከዓ ገለ ክዕብልሎ ዩ ነቲ ግጥም ዝብል ነይሩ ሞ እስኪ ምዚ ተሞክሮታት ናይዞም ደገፍትን እተን ሃገራት ፀቕስካዮን ከዓ ሕጂ ዘርእዮ ዘለዋ ሓያል ዝኾነ መንፈስን ከመይ ትርዮ ማለት እዩ
0: እዋ ኢብራሂም ሕጂ ፐርሰናል እንድሕሪና ሲ ኣነ ክሪሰዋ ትበሃል ሃገር ኣይፈልጠን ነ ሓቂ ንምዝራ ማለት እዩ ዋንጫ ዓለም ሳላ ዝመፀ ግን ክሪሰዋ ትበሃል ሃገር ፈሊጠ ኣብ ትሕቲ ኪንግደም ናይ ሆላንድ ትማሓደረ ፈሊጥ እያ ተሃገር ዝገርም ህዝባ 150,000 ህዝቢ ዘሎ ደባዊ ቀይሕ ባሕሪ ኣብ ኤርትራ ማለት እዩ 300,000 ህዝቢ ኣሎ ፍርቂ ናይ ደባዊ ቀይሕ ባሕሪ ህዝቢ ዘለዋ ሃገር እያ እዚ ሃገር እዚኣ ኢኸ እምባር ኣብ መፃሪ ዝኾነ ስዕረት ከእንገደት ናብ ዋንጫ ዓለም ሓሊፈ ዘሎ ሕጂ እዚ ካብቲ ፊፋ ዝሃቦ ኮታ ወይ 48 ዕድላት ከምዚአን ዘይፍለጠ ሃገራት ክንፈልጥ ክኢልና ኢና ዋላ ሕጂ ክርስዋ እንታይ ትመስል ብምሉ እቲ ናይ ቱሪዝማ ናይቲ ሃገር ትሕቲ ጂኦፖለቲክስ ጂኦግራፊ ኩሉ እንድሕር ኢኸስ ኣዝዩ ዝምስጠጋ ሕጂ ከምቲ ቀዲመ ተንከፍኮ ኸ ንኣብነት ቻይና ሲ ንመጀመርያ ግዜ 2002 ዋንጫ ዓለም ዝሓለፈ ሸቶ ከይመዝገበት እያ ናብ ዓዳ ተመሊሳ ሓደ ቢልዮን ህዝቢ ዘለዎ ዋላ ግሪ ካብ 1994 ዋንጫ ዓለም ዝሓለፈ ሸቶ ከይመዝገበት ተመሊሳ ስዑድ ዓረባ ሸቶ ከይመዝገበ ተመሊሳ እዛ 150,000 ህዝቢ ዘለዋ ክሪሶዋ ግን ንመፃረይ ብዘይ ስዕረት ሓሊፋ ኣብዚ ዋንጫ ዓለም እዚ ከዓ ኣብ ቀዳማይ ፀወታ እሞኒ ጀርመን ተኣክል ሓደ ጎል ኢትያስ ተማዕራርያታ ኮያ ነ ኣነ ሽዑ ሲ በቃ ጅዳ ገለ ተኣምር ከዓ ክንርኢና ኢ ናይ ብሓቂየ ተኣምር ኢኻ ስለዚ እዚ ጋዜጠኛ ሓቲቶ መሊሶዎ ዝብሎ ዘለካ ሲ እንታይ ካ ዝብል ዘለካ መንግስቲ ሰማይ ተሰቂሎም ጥራሕ ዘን እስቲል ተሰቂሎም ኣለዎ ይኣክሎም ዋላ ብሕቶ ሳዒሮም ተወፁ ሲ ንዓበይቲ ሃገራዊን ጋንታት ዓብዪ መልእክቲ ሕልፋ ከም ዘለዋ ቀሊል ነገር ኣይኮኑ ካብ ዝተበጊስና ውን ኮ ናብ ናይ ሃገርና ኩነታት ተመፂናስ ወይ ዳ ተደጋጋሚ ንገልፆ ዘለና እቲ ስፖርት ከምዝድለ ክስጉም ኣይተደልየን ኮይኑ በር ከመይ ገር ሃገራዊት ጋንታ ኤርትራ ካብ ክሪሰዋ ተሓምቂልካ ትሓስብ እሞከ ልምዲ ሰረት ታሪክ ዘለዋ ሃገራዊት ጋንታ ኤርትራ ስለዚ ንዓና ዓብዪ መልእክቲ ኣብ ዝመፅእ ኣብ ናይ 2030 ብሎ 2034 ከም በዓል ኤርትራ ዝኣመሰላ ዕድል ዘይረኸባ ዋንጫ ዓለም ክሳተፋ ዕድል ከም ዘለዎን ኪኖ ዕድል ከማን ካልእ ነገር ገብራ ከምዝኽእላ በዓል ክሪሳዎ ፅቡቅ ትምህርቲ እየ ምሂረን ከቨርደ ባዕላ ንመጀመርያ ግዜ ሓሊፉ ከቨርደ 450,000 ዝብል ኣሎ ስፍሓት መሬታ እዚ እንታይ ከም ክልበካ ክንዲ ናይ ጋሽባርክ ኣክል ግን ረአዮም ዋንጫ ዓለም ንመጀመርያ ግዜ ሓሊፋ ዋንጫ ኣፍሪካ ካብ ተደጋጋሚ ሓልፍ ሓንሳብ ዋንጫ ኣፍሪካ ምስ ሓለፉ ተደጋጋሚ ሓልፍ እሞካ ካብቶም ፌቨራይት ኮይኖም ናብ ዋንጫ ኣፍሪካ ዝወዳደሩ ተፃወቲ ሒዛ ትመስል ኣብ ዋንጫ ዓለም ካልእ ኢና ቦዚና ዝበሃል ሓለወላ ተወደር ዓመፂ ተኣምር ሰር እዩ ስለዚ እዚ ነቲ ኣብ ፊፋ ዘሎ ቤት ፅሕፈት ዘሎ ሓጎፅጎፅን ካልእ ምስልን ክቂሮ ከምዝኽእላ ወይ ክቂሮ ከምዝኽእላ ፅቡቅ ትምህርቲ ይህብ ኣለዋ ዝብል ትዕዝብትን ከምጋብን ኣለኒ ይብራሂ
1: ፅቡቅ እተን ናይ በዓል ኣይቦሪ ኮስትን ናይ ጋናን ዓወታት ጠቂስካየኒኢኻ ናይ ሞሮኮ ምስ ብራዚል ማዕረ ምውፃእን ኣብዛ ካለይቲ ከዓ ሓደ ባዶ

0: ስኮትላንድ ምስ ዓሮም፣ ግብፂ ምስ ቤልጅየም ማዕረ ወፂኦም፣ ኮንጎ እውን ምስ ፖርቱጋል ተዋዊሳ ዘተዋጎል ማለት እዩ። እዚታት ኩሉ ስምዒት ኣፍሪቃውያንን ብቕዓት ኣፍሪቃውያንን ዘመስከረ እዩ ሞ ኣብ ገሊኡ እዋን ካ ቁርብ ንስስዕንዲ ኢና ከምዚ ምሻለካ ከምዚ ገይሮም ተዝኾንስ ከምዚ ተዝገብሩካ ንብል ኢና ዋላ ንኣብነት ናይ ኣርጀንቲናን ኣልጀርያን ክፃወታ ከልዋሲ ንመሲ ከምዚ ነፃ ዝገደፍዎ ወይ ከዓ ማዕረ ክገጥሞም ኢሎም ዝሓሰቡ ኮይኑ ይስማዓካ ሞ ካልእ ኣብነት ከዓ እዛ ናይ ውፅኢት ፈረንሳን ሴኔጋልን እንተርእናያ ማለት ሴኔጋል መቸም ነቲ ኣብ ዋንጭ ዓለም ኮርያ ጃፓን 202 ዘመዝገበ ውፅኢት ክደግሞ ይከኣሉን ግን ክሳብ ንዕረፍቲ ዝወፁን ቁሩብ ድሕሪዩን ፅቡቅ ተፃዊቶም እዮም እስኪ ብቕዓቶም ከመይ ትመዝኖ ገለ ኣፍሪቃውያን ጋንታታት ከም በዓል ሴኔጋል ሕጂ ንኣብነት ወሲድናስ ምስቶም ፈረንሳውያን መጋጥምቶም ኣብ ገሊዮ ኣብኡ ተወሊዶም ዝዓበይን ወይ ከዓ ብንኣስትዮም ዝኸዱ ኣብቶም ናይ ፈረንሳ ድዩ ናይ ቤልጅየም ድዩ ናይ ካልእ ኣካዳሚታት ዝዓበየሞ እስኪ ክመጣጥቆኖምሲ ነይርዎም ዶ ኢልና ሓስብ ኢና ሞ እዚ ሞር ከመይ ትርእዮ ማለት እዩ
1: ዋ ፅቡቅ ኣንግሊካ ልኢልካ ኢብራሂም ሕጂ እንታይ እዩ ሃገራዊት ጋንታ ፈረንሳ ንድሕሪ ትምልስ ኢልና ርእና ብኢትዮጵያ ሲ ብቀሊሉ ትሰዕር ነበርቲ ሃገራዊት ጋንታ ኤርትራ ዋላ ኣብ ሓደ ኣጋጣሚ ምስ ሃገራዊት ጋንታ ኤርትራ ኣብ መፃረይ ተራኪቡ ነረን ዋላ ዳ ኣብ ዳካ ሴኔጋል ኣብ ተካየደ ፀወታ 6-2 እንተሰዓረ ኣብ ስታድዮም ኣስመራ 2-1 ብፀቢባ ሲሕር እጂ ተወዳደርቲ እኔረን ክብል ደልየ ኤርትራን ኢትዮጵያን ምስ ሴኔጋል ዳሕራይ ሴኔጋል ሰውረጣታት እቲ ዝኸድዎ ዝነበሩ ኣብ ኩዕሶ እግሪ ስለ ዘይዋፆም ልክዕ ከምተን ካልኦት ዌስት ኣፍሪካ ካንትሪ ብፍላይ ከም በዕል ኣይቨሪኮስ ጋና ናይጀርያ ካሜሩን ከምኡ ከተኣታት ከም ዘለዎም ለውጢ ገይሮም ማለት እዩ ለውጢ ድሕሪ ምግባሮም ርኦም ኣብ ዋንጫ ኣፍሪካ ዓብለልቲ ኮይኑ ዳሕራይ 2002 ንመጀመርያ ግዜ ዋንጫ ዓለም ሕጂ ታለንት ዝኮኑ ተፃወቲ እሞ ከ ወኒ እቲ ፓሽን ዘለዎም ክንገብር ኢና ዝብሉ ተፃወቲ ሒዞም ከይዶም ሕጂ ኣብቲ ምስ ፈረንሳ ዝተራኸብሉ ሓደ ብዜሮ ተሰዕርሉ ማለት ፓፓዲዮም ዘቁጠራሸቶ ሕጂ ዝፈላለዩ ምስ ናይ ሕጂ ዘሎ ሽዑ ፈረንሳ ዋላ ዲፈንዲ ሻምፒዮን ኮይና ናብ ዋንጫ ዓለም 2002 እንተኸደት ብዙሕ ነገር ጎዲሎ ፒረዝ ኣይነበረን እቲ ናቶም ኣንቀሳቀስ ፀወታ በዓል ዚዳን ብቃዕቶም ጎዲሉ ነይሩ ቴኒየኖር ይበል ኩሎም ሕጂ እዚ ሓደ ጎዲሉ ነይሩ ናይ ሴኔጋል ካ ኣብ ኩዕሶ እግሪ ሰውራት ተኣታት እያ እሞ ሓዊሓዊ ሽቶ ተፃዋት ሒዛ ዝመፅት ነቲ መክፈቲ ከዓ ካሜሩን ኣብ 99 ንኣርጀንቲና ነታ ዲፌንዲ ሻምፒዮን ዝነበር ኣብ መክፈቲ ስለዝሰዓር ሓደም ዜሮ ንሕና ውንባ ክንገብር ንኽኢልና ካብኦም ዝፍለ እንታይ ኣለና ዝብል ሙሉእ ሞራልን ክሳይንሰኒኢኹም ስለዝመፁ ስዒሮማ ዋላ ኣብ ክሽዑ ካብቲ ናይ ምድብ ፀወታ ንሪኢካስ ምስ ዩራጓይ ሲ ዩራጓይ ክተበላሽዎም ከም ትክል ሴኔጋል ፈሪቆም በዲዮማ እዮም ድሕሪ 4-4 ውፅ ኣሕራይ ኣብ ዝድሩ ምሳኣተወካ ርኢኸ ሽወደን ዝገበርዋ ኣብቲ ኢንጁሪ ታይም ካማራ ዘእቶን ክልቲ ንጎላት ከይዶም ሕጂ ካብኡ ተበጊሶም ተሃገራዊ ጋንታ እዳተማሓሽ እዳተማሓሽ ዝያዳ ከ እንዳጎልበ ስለ ዝመፀት ዋንጫ ኣፍሪካ እውን ክተልዕልኪ ኢና ርኢና ኢና ሕጂ ኣብዚ ናይ ትማለ ግን እንታይ እዩ እቲ ፍልል ይመስልካ ቅድሚ ዕረፍቲ ዝነበረኮ ተመጣጣን ፀወታ እዩ ሩ ተመጣጣን ፀወታ እዩ ነይሩ ናይ ብሓቂ ሴኔጋል ኣኩሪዑም ናዮ ድሕሪ ዕረፍቲ ግን ኣነ ርግፀኛ ምዞም መሳርሕቲ ንዕልል ነርናቻት ንገብር ዲዴር ደሻም ገለ ነገር ከም ዝገብር ተኣማምኖ ደ ዝስልጣ ዚ ምክንያቱ ዝሰልጣን እዚ ኣብ ሃገራዊ ጋንታ ፈረንሳ ሓለቓ ጋንቶኦም ከሎ 998 ከምኡን 2,000 ዋንጫ ክልዕሉ ከለዉ ብፍላይ እታ ናይ 98 ኤሚዣክ ኣብ ስልጣን እዮም ከሎ ኤሚዣክ ኣብ ምሕደራ ተፃወቲ ውሳነ ኣብ ምውሳድን ኣዝዩ ሓያለ ስልጣን እዩ ካብቲ ውሳነ ኣብ ምውሳድ ዝገብሩ ሓደ ነቶም ኢጎ ዝነበሮም ክልተ ተፃወቲ ኤሪክ ካንቶናን ዴቪድ ጆኖላን ካብቲ ሃገራዊ ጋንታ ሙሉእ ሙሉ ሕጂ ብዘይ ካንቶናን ዴቪድ ጆኖላን ሃገራዊ ጋንታ ፈረንሳ እንታይ እያ ክትከውን ኣብ ሃገራ ዘዳለወቶ ዋንጫስ ክትዋረድ እያ ተባሂሉ ኖ እመኑኒ ነዞም ተፃወቲ እዚኦም ኣሌ ዋንጫ ከምፃልኩ ምክእል ኢሉ ኣምፂኢካ ሕጂ እዚ ሕጂ ኣሰልጣን ዘሎ ሃገራዊት ጋንታ ፈረንሳ ካብቲ ናይ ቀደማ ኣሰልጣን እዩ ዝወሰዶ ትምህርቲ ዝቀሰሞ ተመክሮን ኣብዚ ሃገራዊት ጋንታ እዚኣ ክተግብሮ ቀሊል ድሕሪ ዕረፍቲ ምስ ወፁ እንታይ ገይርዎም በቃ ነብሶም ክገልፁ ክገብሩ ከምዝኽእሉ ዓቕሙ ከምዘሎ ኣተባብዒት እዮም ዋላ ሓንቲ ነገር ኣይገብሩ ተፃዋቲ ቀረ ገለ ይክእል እዚ ክገብር ከሎ ግን ሃገራዊት ጋንታ ሴኔጋል እንታይ ዓይነት ውድኦ ድሕሪ ዕረፍቲ ከጋጥማ ይኽእል ኣብ ግምታ የተወቶምን ከም ተፃዋቲ ከም ብሓዱሽ ሃዲሶም መፅኦም ከምዝረኣነየ ከዓ ሸቶታት ተመዝጊቦም ሕጂ ኣብ
2: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Kaur, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET. Yay!
3: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusion.

0: SBS.
1: Ice Cube's Big 3 is back. The most competitive basketball league on earth is on CBS this Saturday. Big 3 All-Star Dwight Howard and the LA Riot take on Greg Monroe and the Dallas Power. Then Coach Rick Mahorn, Sensation Nazir Kor, and the Detroit Amps look to protect home court against back-to-back MVP Michael Beasley and the defending champs Miami 305. The game played the way you love. Watch live Saturday on CBS at 4 p.m. Eastern, 1 p.m. Pacific, and catch replays on BET.
2: Yay!
3: ባር ናፍቲ ናይ መወዳእታ ትሕዝቶ ኣቲና ኣለና ፀገም ድቃስ ምስኣን ዝምልከት እዩ ናብ ከብለኩም ፀገም ድቃስ ምስኣን ሰባት ብስደት መፂኦም ኣብ ሓድሽ መንበር ዓዶም ምንባር ክጅምሩ ከለዉ ናይ ድቃስ ምምዝባል ክህሉ ልሙድ እዩ ክኢላታት ከም ዝብሎ ንሓፂር እዋን ናይ ድቃስ ልምድኻ ክጎድል ትፅቢት ዝግበረሉን ንቡር እዩ እንተኾነ እዚ ተርእዮ ናብ ሕዱር ጉዳይ ጥዕና ኮይኑ ሕክምና ናብ ዘድልዮ ጉዳይ እንተተቐይረኸ መዓሲና ስጉምቲ ንወስድ ንገዛእ ርስኹም ወይ ንነብስኹም ንምሕጋዝ እንታይ ኣማራፂታት ኣሎ ኣብ ከባቢኹም ንዝረኸብኩምዎ ሰብ ብዛዕባ ኩነታት ድቃሶም እንተሓቲትኩሞም ካብቲ ናትኩም ኩነታት ድቃስ ዝተፈለየ ኮይኑ ክፀንሐኩም ይኽእል እዩ ኣብ ዩኒቨርሲቲ ኩዊንስላንድ ፋጥማ ያኮት ተመራማሪት ድቃስን ብዛዕባ ሕማማት እተፅንዕ ፕሮፌሰር ኣሶሴትድ ዝኾነትን ድቃስ ኣዝዩ ዝፈላለ ምዃኑ ትገልጽ ብዛዕባ ጥዕና ድቃስ ኣብ ዝግበር ምርምር ፅቡቅ ድቃስ ክበሃል ከሎ ብከም ንውሓት ግዜ ምድቃስ ሙሉእ ለይቲ ዘ

0: ካል ህፃናት ናይ ሓኪም ኣእምሮን ናይ ኣባፅሕን ሓኪም እዩ ካብ ህፃናት ክሳብ 18 ዓመት ዘዕድሚኦም ናይ ድቃስ ፀገም ይግምግም ናይ ድቃስ ፀገም ወላዲ ወይ ጂፒ በዓል ሞያ ሓፈሻዊ ሕክምና ከም ሓደ ጉዳይ ወይ ዘይንቡር ነገር ገይሮም ዘስተውዕለሉ ነገር እዩ ብምባል ይገልጽ
1: Sometimes people worry, you know, my son or daughter, should they go to the sick?
0: Had had gize sebat nwoddey we ngwale nab nay dikas clinic khodu allom do yeblom nimbal ichnaqu nezz kumlo zideligna bkhamzi dihatu nay dikas tegem zibhal allodi late dem zibarabor zolo dikasom terabishido midikas yetsegumamdi nitsbahaitu dakhimom do yikhu itsu nay dikas tegemun na amru awtna men isat yitsalwo bizhu utrat dima yemtsi sebatun ichnaqu ናይ ውላደይ ናይ ስምዒት ምዝባል ናይ ድቃስ ፀገም ከም ዘምፅእ ትፈልጥ ዲኻ ወይስ እቲ ናይ ድቃስ ፀገም ነቲ ስምዒት ጭንቀት ከምፃሉ ይኽእል እዩ እዚ ኩሉ ንሓድሕዱ ዝተተሓሓዘ ሕቶታት እዩ ዶክተር ሶቶን ስድራ ቤታት ብሓንሳብ እንተደቂሶም ፀገም ድቃስ የስዕብ ኢልካ ምሕሳብ ጌጋ እዩ ይብል ምስ ካልእ ምድቃስ ድቃስ ምስ ኣንጥራ እዩ እቲ ፀገም ዝኸውን
1: In its pure sense, we don't see co-sleeping as a medical problem
0: or a health problem. ኣብ ፍልይ ዝበሉ ባህልታት ብሓባር ዝኾነ ኣሎ ስለዚ ብዙሓት ብሓባር ዝድቅሱ ስድራ ቤታት ንርኢ ኢና እቲ ንብሎ ድማ ክሳዕ ሕማቕ ዘይኮነ ፅቡቕ እዩ ስለዚ ወለ

ክቡራት ሰማዕትና ናይ ሎም መደብና ቀድሚ ዝሰምዑ ኣርእስታት ዜና ናይ ዝመዓልቲ ክደግመልኩም ዋጋ ነዳዲ ንምፍኻስ መንግስቲ ዝወሰዶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ወሲኑ ሓያሎ ሃገራት ኣውሮፓ ኣብ ሱዳን ኣብ ከባቢ ኤል ኦቤድ መጠነ ሰፊሕ ምፍንቓል ህዝቢ ከስዕብ ዝኽእል ካል መጥቃዕቲ ከጋጥም ከም ዝኽእል ኣጠንቂቐን ካብ ፀወታታት ዋንጭ ዓለም 2026 እስጳኛ ንስዑድ 44 ትጓዶ ብምስዓር ካብቲ ዘሰንብድ ናይ ኬፕ ቨርዴ ስዕረት ከየጋጠማ ተገላጊላ እምበር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነዝምነየልኩም ንሳኹም ፅናሕኩ ኣዳላውና ኣቕራብን ዝመደብ ብየነሰመረ ብሩኽ መዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊን አገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 15 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ እናስተላልፋለን። የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። ሀገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን በሜልበርን አራት ተድባራትን ያቀፈ የሀገረ ስብከት ጽሕፈት ቤትና የካህናት ኅብረት ታላቅ የሐዘንና የምክክር ቀን ሲል ቀዳሚ ሰኔ 13 ጁን 20 በሜልበርን አካባቢዋ ለሚገኙ ምዕመናንና ምዕመናት ባዘጋጀው ውይይት መድረክ በመቶዎች የሚቆጠሩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት መታደማቸውንና ባለ አራት ነጥብ መግለጫ ማውጣታቸውን ያነሳል። በቃለ ምልልስ ዝግጅታችን ከፕሮፌሰር አየለ በክሪ ጋር በግዕዝ ቋንቋና አስመልክቶ ያካሄድነው ቃለ ምልልስ ይስተናገዳል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመልፋችን በፊት ረሰ ዜናዎቹን እናስቀድማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር መዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግስትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር መዋሉን አስታውቋል። በመጠኑ የላቀ ነው የተባለለት 2.7 ቶን ኮኬይን የተያዘው ከምዕራብ ሲድኒ ወደ ሰሜናዊ ኩዊንስላንድ ተጭኖ ለመላክ በውጥን ላይ እንደነበረና በጭነት መጋዘን ውስጥ ሆኖ ከምድር በታች ተቀብሮ ሳለ መያዙን አመላክቷል። የገበያው ዋጋ 816 ሚሊዮን ዶላር እንደሆነና በተጠርጣሪነትም ሁለት የተደራጁ የወንጀል ቡድን አባላት ናቸው የተባሉ ወንዶች በቁጥጥር ስር ውለዋል። 16 ያህል ወፎች ደቡባዊ ምዕራብ አውስትራሊያ ባህር ዳርቻ ሞተው እንደተገኙና የአውስትራሊያ የመጀመሪያው H5 avian flu መከሰቱ ተረጋግጧል። የቫይረስ ምርመራውም ቀጥሏል። የምዕራብ አውስትራሊያ የባህር ወፍ ጥበቃ ኔትወርክ ተወካይ የሆኑት ኦሊ ላቢ ምናልባትም በባህር ዳርቻው ከተገለጠው በላይ ቫይረሱ ሳይስፋፋ እንዳልቀረ ያላቸውን ስጋት ገልጠዋል። አክለውም
1: So huge stretch of coastline not very well monitored for the arrival
0: በጅጉ የዘለገ የባህር ዳርቻ ነው። ለተላላፊ በሽታን አስመልክቶ በቅጡ ቁጥጥር አልተደረገበትም። H5N1 መከሰቱ ከተረጋገጠ ለጥቃት ያልተዳረገ እናገኛለን ብሎ ማሰቡ የማይሆን ነው ብለዋል። የአውስትራሊያ ፌደራል መንግስት በማሻሻያነት ተቀረጸው ግብር አነስተኛ ንግዶችን ጎጂ ነው መባሉ ከእውነት የራቀ ነው ሲል የፌደራል መንግስቱ ተከራክሯል። በሌላ በኩል የተቃዋሚ ቡድን ምክትል መሪ ጄን ሂውም የግብር ማሻሻያውን በተነቃቃ መንፈስ ላይ የተሰነዘረ ጥቃት በማለት ለአነስተኛ ንግዶች ድጋፉ እንብዛም ነው ብለዋል። ሆኖም የኢንዱስትሪ ሚኒስትር ቲም ኤርስ በጀቱ ምርታማነትንና ንግድን በእጅጉ እንደሚያጎለብት ተናግረዋል። በማያያዝም
2: All of the measures in the budget when you put them together are very substantial.
0: ሁሉንም የበጀቱን መለኪያዎች አንድ ላይ ታስቀምጧቸው በእጅጉ ሁነኛ ጥቅል ነው። በኔ መስክ ለምርምር ድጋፍን መቸር፣ የግብር ማነቃቂያ ማድረግ፣ መለኪያዎቹን ማጠናከር፣ ኪሳራን መካከስ፣ ላላቂ ንብረቶች ግብር አለመክፈል፣ እኒህ ሁሉ በመርታማነት ንግድ መስክ የድጋፍ መለኪያዎች ናቸው ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለም ለቤት ግዢ ጨረታ መውረድ የመንግሥት የግብር ማሻሻያ ውጤት ነው በማለት የተቃዋሚ ቡድኑ አመላክቷል። ቅዳሜ ጁን 20 ከተካሄደ የ1900 ያህል ቤቶች ውስጥ ለሽያጭ የበቁት 47.4 ብቻ በመሆኑ ከኤፕሪል 2020 ዓ ም ወዲህ ይህ ዝቅተኛው የቤቶች ጨረታ ውጤት ነው ተብሏል። የተቃዋሚ ቡድኑ ምክትል መሪ ጄን ሂውም
1: No wonder people aren't selling. They're choosing not to sell.
0: ሰዎች ባሸጡ ያስከርሙም ለለመሸጥ ወደዋል። ስለምን የግብር ማሻሻያውን ጎጂነት ቀድሞ ለማየት ስለሚሹ ሰዎች ቤት ባይገዙም ያስከርሙም እንዴት ቢሉ ግብር ምን ያህል ንግዳቸውን ሊጎዳው እንደሚችል የሚያቆት ነገር የለምና በማለት ተችተዋል። የሄዝቦላህ መሪ ናይም ቀሲም እስራኤል የግድ ሊባኖስን ለቃ ልትወጣ ይገባታል አለያ ደቡብ ሊባኖስ ውስጥ ለእስራኤል ወታደሮች የጸጥታ ዞን የሚል ነገር አይኖርም ሲሉ አስጠንቅቀዋል። አክለውም እስራኤል ለምትፈጸመው ማናቸውም የተኩስ አቁም ጥሰት

0: I'm here on a job site with Tim, who owns his own electrical contracting business.
1: 3 employees and 2 work trucks.
0: Tim traded up to Geico Commercial Auto Insurance. We're positively here where he needs us most.
1: They sure are.
0: With step-by-step help on all his insurance needs, all for shockingly low rates.
1: Shockingly low, huh?
0: Just a little bit of electrician humour. Do you get it?
1: I got it.
0: You know, it feels like we have a real connection. All right, I'll stop.
2: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
3: New Zealand, Gibson, Ballafoot, Arba, Sidis, Tegikao, Chust, and Labado, Yabarashno. በዚሁ ወደ ውጭ ምንዛሬ ተመና መረልን አንድ አውስትራሊያ ዶላር 110 ኢትዮጵያ ብር ከ95 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 10 ከፍተኛ 18። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 7 ከፍተኛ 16። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 22። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 21። አድላይድ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 15። ሆባርት ካፋ ያበራል፣ ዝቅተኛ 7 ከፍተኛ 11። ካምብራ ማለዳ ላይ ውርጫማ ሆኖ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 13። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 24። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግስትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: those wheels!
1: Geico knows there's a home you and a road you. Right now you're hearing home you. She's not in an RV. She's at home, feeling out of breath from a spin class.
0: And one, and two, and three, and four, and seven.
1: Meanwhile, road you can breathe easy in an RV with 24/7 claim support from Geico's insurance specialists. So the only thing she's counting is highways.
2: Okay, we can take the one to the five to Route 66. Perfect.
1: It feels good to be a road you. It feels good to Geico.
3: SBS Audio.
4: ከሳቢ ወጋር እንዲገጥ ተጫዋች የሚለው ይጫል።
5: ያው ያዳዲያ
6: ጀምበሃለማ SBS Chill.
7: SBS Pop Asia. Non-stop Asian pop.
8: Can you describe that feeling for people who haven't experienced it?
9: SBS Hindi uplapt karwata hai.
10: Far from the partisan politics.
4: ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥ ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል.
11: sbs.com.au/audio
12: በዚሁ ወደ ሀገረኛ ሪፖርት እናመራለን። ኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ተቀዳሚ ትኩረት አድርጓል። ደምቀ ከበደ እንደሚከተለው አጠናቅሮታል።
13: ሪፖርት
14: የኢትዮጵያ ብሔራዊ የምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት ይፋ አደረገ። በቦርዱ መግለጫ መሰረት ብልጽግና 438 መቀመጫዎች፣ ተቃዋሚ ፓርቲዎች ደግሞ 41 እና የግል እጩዎች 8 የፓርላማ መቀመጫዎችን አሸንፏል። በ11 የምርጫ ክልሎችም ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የመጨረሻ ውጤቶች ይፋ ያደረገ ሲሆን በስካይላይት ሆቴል በተካሄደው ውጤት ማሳወቂያ ምራግብ ላይ እንዳስታወቀው ከዚሁ ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፈ ሲሆን ተቃዋሚ ፓርቲዎች 41 የግል እጩዎች ደግሞ 8 መቀመጫዎችን አግኝተዋል። በአጠቃላይ 487 የፓርላማ መቀመጫዎች ውጤት ይፋ የተደረገ ሲሆን በትግራይ ክልል የሚገኙ 38 መቀመጫዎች ምርጫ ለመካሄዱ ይታወሳል። በአዲስ አበባ ከ23 መቀመጫዎች 20ዎቹን ብልጽግና ፓርቲ፣ 2ቱን ኢዜማ፣ አንድ ደግሞ የግልጩ ያሸነፉ ሲሆን በአፋር ክልል 7 መቀመጫዎች

0: ችን ብልጽግና ፓርቲ እንደዚሁም አንድ መቀመጫ ያፋ ህዝብ ፓርቲ አሸንፏል። በአማራ ክልል ከተገለጹት ከ130 ውጤታቸው ይፋ ከሆኑ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 117ቱን ብልጽግና ፓርቲ ሲያሸንፍ 6 መቀመጫዎች አብን፣ 3 ደግሞ አዲሃን፣ 1 አርጎባ አንድነት ጀበርቲ ፓርቲ፣ 1 ትብብር ለኢትዮጵያ አንድነት፣ 1 ኢዜማና 1 ነጻነትና እኩልነት ፓርቲ አሸንፏል። በቤንሻንጉል ጉሙዝ ክልል 8 መቀመጫዎችን ብልጽግና ፓርቲ አገኘ ሲሆን 1 መቀመጫ ለጉሙዝ ብሔራዊ ንቅናቄ ደርሷል ተብሏል። በድሬዳዋ 2ቱንም መቀመጫዎች ብልጽግና ፓርቲ አሸነፈ ሲሆን በጋምቤላም እንደዚሁ 3ቱን መቀመጫዎች ብልጽግና ፓርቲ አሸንፏል ብሏል ብሔራዊ ምርጫ ቦርድ። በኦሮሚያ ክልል ከ173 መቀመጫዎች 163ቱን ብልጽግና ፓርቲ አሸነፈ ሲሆን 5 መቀመጫዎችን የግልጮችና 1 መቀመጫ ደግሞ አዲስ ትውልድ ፓርቲ ማሸነፋቸውን ብሔራዊ ምርጫ ቦርድ አስታውቋል። በሐረሪ ክልል ደግሞ 2ቱንም መቀመጫዎች ብልጽግና ፓርቲ ማሸነፉን ቦርዱ አስታውቋል። በሲዳማ ክልል 13 መቀመጫዎች የብልጽግና ፓርቲ፣ 3 መቀመጫዎች መድረክ በማሸነፍ ውጤታቸው ይፋ ተደርጓል። በደቡብ ምዕራብ ኢትዮጵያ ክልል 17 መቀመጫዎችን ብልጽግና ፓርቲ ያገኘ ሲሆን 1 መቀመጫ ለኢዜማ፣ 1 ለነጻነትና እኩልነት ፓርቲ እንደዚሁም 1 ለሰላም ለኢትዮጵያ ጥምረት መድረሱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በደቡብ ኢትዮጵያ ክልል 35 መቀመጫዎችን ብልጽግና ፓርቲ፣ 7 መቀመጫዎችን ኢዜማ፣ 1 መቀመጫ የጌዲዮ ህዝቦች ዴሞክራሲያዊ ፓርቲ፣ 1 መቀመጫ የወላይታ ህዝቦች ዴሞክራሲያዊ ንቅናቄ እንደዚሁም 1 መቀመጫ በግልጩ መያዙ ተገልጿል። በማዕከላዊ ኢትዮጵያ ክልል 28 መቀመጫዎችን ብልጽግና ፓርቲ፣ 2 መቀመጫዎችን ኢዜማ፣ 1 መቀመጫዎችን ደግሞ ትብብር ለኢትዮጵያና ነጻነትና እኩልነት ፓርቲ እንደዚሁም 1 በግልጩ ወንበር ማሸነፋቸው ይፋ ተደርጓል። በሶማሌ ክልል 19 መቀመጫዎች ብልጽግና ፓርቲ ሲያሸንፍ 1 መቀመጫ ለኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ 1 ለሶማሌ ፌዴራሊስት ፓርቲና 1 ለህብረት ለዲሞክራሲና ለነጻነት ፓርቲ መድረሱ ተገልጿል። ቦርዱ በተጨማሪም በ11 የምርጫ ክልሎች ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። ድጋሚ ምርጫ ከሚካሄድባቸው አካባቢዎች መካከል ሐማሬ፣ ዳሮቶሬ፣ ሃርገሌ፣ ሃደካላ፣ ዳራሮ፣ ባቱዘዋይ፣ ቤጊ፣ አርሆሳ፣ ጨንቻ፣ ሶሬ አንድና ጠምባሮ ሲሆኑ 5ቱ በሶማሌ ክልል፣ 2ቱ በኦሮሚያ ክልል፣ 2ቱ በማዕከላዊ ኢትዮጵያ ክልል እንደዚሁም 1ዱ በደቡብ ኢትዮጵያ ክልል የሚገኙ መሆናቸውን ይፋ አድርጓል። የክልሎች ምክር ቤት ውጤቶችን ይፋ የተደረገ ሲሆን በአብዛኞቹ ክልሎች ብልጽግና ፓርቲ አብላጫ ወንበሮችን ማግኘቱን ቦርዱ አስታውቋል። ኢትዮጵያ በቅርብ ዓመታት ውስጥ ላፕቶፕና ታብሌቶችን ማምረት ትጀምራለች አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን የተቀናጀ የዲጂታል አገልግሎት መተግበሪያ መርቀው ስራ ባስጀመሩበት ወቅት ነው ይህን የተናገሩት። የዳታ ሉዓላዊነትን ለማረጋገጥ በየተቋማቱ ተግባራዊ እርምጃዎች ተወስደዋል ያሉት ጠቅላይ ሚኒስትሩ ይህንንም ይበልጥ ለማጠናከር ኢትዮጵያ ወደ ሃርድዌር ምርት መሸጋገር እንዳለባት በማመን የኤአይ ኢንስቲትዩት ከሌላ ተቋምና ከኤአይ ዩኒቨርሲቲ ጋር በመሆን የላፕቶፕ እና የአይፓድ ፋብሪካ ግንባታ ላይ በቅንጅት እየሰሩ ይገኛሉ ብለዋል። ይህም በሶፍትዌር እና ዳታ ላይ የታየው ብቃት ወደ ሃርድዌር ምርት ሲያድግ ለቀጣዩ ትውልድ ሙሉ የቴክኖሎጂ ሉዓላዊነትን መፍጠር ያስችላል ሲሉ መናገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ኢትዮጵያዊው ወሰን አማረ የዓለም ድንቃድንቅ መዝገብ ላይ ስማቸውን አሰፈሩ። ኗሪነታቸው በአቡዳቢ የሆነው ኢትዮጵያዊ መሐንዲስ ወሰን አማረ ገላው የጊነስ ወርልድ ሪከርድን አሸንፏል። ኢንጂነር ወሰን በአቡዳቢ በሚገኘው አልአይን አሴት ማኔጅመንት ስር በመሆን በህንፃ ላይ የገነቡት ዘመናዊ የሩጫ መስመር በዓለም ላይ በከፍተኛ ህንፃ ላይ የተሰራ የሩጫ ትራክ ወይም ዘ ሃይስት ራኒንግ ትራክ ኦን ቢልዲንግ በመባል በጊነስ ዓለም መዝገብ ላይ በይፋ ሰፍሯል። ይህ አስደናቂ የምህንድስና ጥበብ ከምድር ወለል በላይ በ179.7 ሜትር ከፍታ ላይ ያረፈ ሲሆን የኢትዮጵያዊውን የፈጠራ ብቃትና የላቀ የሙያ አሻራ በዓለም አቀፍ መድረክ በተግባር ያስመሰከረ ታሪካዊ ክስተት መሆኑ ተገልጿል። በአቡዳቢ የሚገኘው የኢትዮጵያ ኤምባሲም ለኢንጂነር ወሰን አማረ ላስመዘገቡት ለዚህ ታሪካዊ ድል የእንኳን ደስ ያለህ መልእክት ልኮላቸዋል። በሀገር አቀፍ የምክክር ጉባኤ ላይ የሚመከርባቸው አጀንዳዎች መሰረታዊ የሆኑት 10 ጉዳዮች ላይ ነው ተባለም። ይህን ያሉት የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ሰሞኑን በቢሾፍቱ ከተማ ከመገናኛ ብዙሃን የስራ ኃላፊዎችና ጋዜጠኞች ጋር ባደረጉት ውይይት ነው። ሐምሌ 8 ቀን 2018 እንደሚጀምር በሚታወቀው በዚህ ሀገራዊ ምክክር ጉባኤ አጀንዳዎቹ ምን እንደሆኑ ወደፊት ለህዝብ በይፋ ይገለጻል ተብሏል። ለኢትዮጵያ ይህ ምክክር ምትክ የለውም፣ ሂደቱም ከማንም ጋር የሚወዳደር አይደለም ያሉት ሌላኛው የምክክር ኮሚሽነሩ መላኩ ወልደማርያም ናቸው። በኢትዮጵያ ውስጥ ካሉት ወደፊትም ከሚመጡት ፕሮጀክቶች ሁሉ ሀገራዊ ምክክሩን የሚበልጠው የለም ሲሉም ተናግረዋል። ይህን ድል አለመጠቀም በታሪክ ሊጸጽተን ይችላል ሲሉም ለጋዜጠኞቹ መናገራቸው ተዘግቧል። የአዲስ አበባ ከተማ አስተዳደር አመታዊ በጀት 502 ቢሊዮን ብር ሆኖ ተመደበ። ከተመደበው በጀት ውስጥ ትልቁን ድርሻ ያዘው ለድህነት ቅነሳና ለዘላቂ ልማት ግቦች ማስፈጸሚያ በሚል የተመደበው ነው ተብሏል። የአዲስ አበባ ከተማ አስተዳደር ሰሞኑን ባካሄደው መደበኛ ስብሰባው የከተማዋን የ2019 ረቂቅ በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም መሰረት ሐምሌ 1 ቀን 2018 ዓ.ም ለሚጀምረው የ2019 በጀት አመት የአዲስ አበባ ከተማ በጀት 502.27 ቢሊዮን ብር ሆኖ ወደ ምክር ቤት እንዲመራ መመሪያ ተሰጥቷል። ረቂቅ በጀቱ የከተማ አስተዳደሩን የልማት ስትራቴጂዎችና የትኩረት አቅጣጫዎች ድህነት ለመቀነስ፣ ዘላቂ የልማት ግቦችን ለማረጋገጥ ታስቦ የተዘጋጀ እንደሆነ ተዘርዝሯል። በተጨማሪም የከተማውን ነዋሪ የልማት ፍላጎትና የአገልግሎት አቅርቦት ለማሳደግ በተለይም የስራ ዕድል ፈጠራን ለሚያበረታቱ የመሰረተ ልማት ፕሮጀክቶች መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳት፣ ትራንስፖርትና የእሳት አደጋ መከላከልን ታሳቢ ማድረጉ ተገልጿል። ማህበራዊ አገልግሎቶችን ለማሻሻል ሚና ላላቸው ዘርፎች ማለትም ትምህርት፣ ጤናና በዝቅተኛ ገቢ ለሚተዳደሩ የከተማዋ ነዋሪዎች የሚደረግ ድጎማን ማካተቱም የከንቲባዋ ጽህፈት ቤት አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብ ዙሪያ የኢትዮጵያና የግብጽን ድርድር ዳግም ላስጀምር እችላለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን ውዝግብ በድጋሚ እንደሚመለከቱት የገለጹ ሲሆን ፕሮጀክቱ ለግብጽ ከፍተኛ ችግሮችን እየፈጠረባት ነው ሲሉ መደመጣቸው ግርምትን ፈጥሯል። በፈረንሳይ ኤቪያን ከተካሄደው የቡድን ሰባት ጉባኤ ጎን ለጎን ትራምፕ ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በነበራቸው የሁለትዮሽ ስብሰባ ላይ የአባይ ወንዝ ጉዳይ ከተወያዩባቸው ጉዳዮች መካከል አንዱ ነበር ተብሏል። ቀደም ሲል በግብጽና በኢትዮጵያ መካከል የነበረው መሰረታዊ አለመግባባት በግድቡ የውሃ ሙሌት ላይ የነበረ ሲሆን በአሁኑ ወቅት ግን በውሃ ፍሰት አስተዳደርና የውሃ ክፍፍል ስምምነት ላይ ሰፊ ልዩነቶችን አካቷል። በተጨማሪም ኢትዮጵያ እንደ ቅኝ ግዛት ውል የምታጣጥለው የ1952 የግብጽና የሱዳን የውሃ ክፍፍል ስምምነት ሌላኛው የአለመግባባት ምክንያት ተደርጎ እንደሚነሳ ይታወሳል። በመጨረሻም ከኢትዮጵያ ተልኮ አሜሪካ የደረሰው 63 ኪሎ ግራም ጫት ተያዘ። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃዎች መኮንኖች ጁን 4 ቀን በዋሽንግተን ዳላስ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስቶች ወደ ሳክራሜንቶ ካሊፎርኒያ የሚጓዘውን የጭነት አውሮፕላን ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታውቀዋል። የጉዞው ዋጋ ወደ $17,000 የሚገመት ጫት መሆኑ የተገለጸ ሲሆን ጭነቱ በተለያዩ ቅመማቅ ማሞች ውስጥ የተሸሸገ ነው ተብሏል። በ102 ሳጥኖች ውስጥ የተካተተ መሆኑን ሐላፊዎቹ ይፋ ያደረጉ ሲሆን ጫት በተለምዶ በምስራቅ አፍሪካና በአረብ ሀገራት መሬት እንደሚበቅል ይታወቃል። አንዳንድ ተጠቃሚዎች አብረታች ሻይ ለማዘጋጀት የደረቁ የጫት ቅጠሎችን ያፈላሉ። ጫቱ ካቲኖን እና ካቲን የተባሉ ሁለት የማዕከላዊ የነርቭ ስርዓት አነቃቂዎችን እንደያዘ አሜሪካ አስታውቃለች። የፌደራል ባለስልጣናቱ ጫት መነቃቃትን ይፈጥራል፣ የምግብ ፍላጎትን ይቀንሳል፣ የመተንፈስ ችግር፣ የደም ግፊት መጨመርና የልብ ምት መጨመርን ያስከትላል። በመሆኑም የዋሽንግተን ዲሲ አካባቢ ወደብ ዳይሬክተር የሆኑት ክሪስቲን ዋው ጫት ወደ አሜሪካ እንዳይገባ የተከለከለ በመሆኑ ይዘነዋል ሲሉ ይፋ አድርገዋል። ሪፖርት
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
5: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።
6: በዚሁ ወደ ቀዳሚው የማህበረሰብ ለማህበረሰብ ዝግጅታችን እናልፋለን።
7: ከማህበረሰብ ለማህበረሰብ

0: ፍትህ ለአርሲ በሚል አሰባሳቢ ቃል በሚልበርን ሀገረ ስብከት ጽፈት ቤትና የካህናት ህብረት ታላቅ የሐዘንና የምክክር ቀን ሲል ቅዳሜ ሰኔ 13 ጁን 20 በሜልበርንና አካባቢው ለሚገኙ ምእመናንና ምእመናት ባዘጋጀው የውይይት መድረክ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባላት ታድመዋል። በውይይቱ መቋጫም ባለአራት ነጥብ የአቋም መግለጫ አውጥተው አሳልፈዋል። በጽፈት ቤቱና ህብረቱ አስተባባሪነት በተካሄደው ፍትህ ለአርሲ የውይይት መድረክ ላይ በሜልበርን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአራቱም አድባራት አስተዳዳሪዎች፣ አገልጋይ ካህናትና የሰንበት ትምህርት ቤት አባላት በቪክቶሪያ የቺሊያውያን ክለብ አዳራሽ ውስጥ ተገኝተዋል። የውይይት መድረኩ የተከፈተው በሃይማኖት አባቶች በተመራ የጸሎት ስነ ስርዓት ሲሆን በመርሃ ግብሩም መሰረት በመላከ ፀሐይ ቆሞስ አባ ገብረሰላሴ ጉብና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪና በመጋቤ ምስጢር ቀሲስ ስንታየሁ አባተ ለታዳሚዎች እንኳን ደህና መጣችሁና የመክፈቻ ንግግር ተደምጧል። መላከ ፀሐይ ቆሞስ አባ ገብረሰላሴ ጎበና ባሰሙት ንግግርም የውይይቱ ሂደት አቅጣጫ በአምስት ዋነኛ ዘርፎች እንደሚከወን አመላክተዋል።
1: ማህበረ ካህናቱ በመወከል ዛሬ ከሀገረ ስብከቱ ጋር ይህን ጉባኤ አዘጋጅተናል። ጉባኤው በአራት ነገሮች ላይ የሚሰማና የሚያይ የሚዳስስ አቅጣጫም የሚያስይዝ ይሆናል። የመጀመሪያው ሁሉን ቻይ ወደሆነው ወደ እግዚአብሔር መጸለይ። ስለዚህ የመጀመሪያው ጸሎት ነው። ጸሎት አድርገናል። እግዚአብሔር ልመናችንን ይስማ። አሜን። ልመናችንን ይስማ። ሀገራችን ኢትዮጵያን ሰላም ያርግልን። ምድሯ ሁሉ ሰላም ያርግልን። ለቤተ ክርስቲያናችን ፍጹም ሰላም ይስጥልን። ኦርቶዶክሳውያን ምእመናንን ይጠብቅልን። ከጥፋት ይጠብቅልን። ከሞት ይጠብቅልን። ቅርሶቻችንን፣ ገዳማትን፣ አድባራትን፣ አጥቢያውን ሁሉ እግዚአብሔር ይጠብቅልን። አሜን። እግዚአብሔር ከሁላችን ጋር ይሁን። ይህ መጀመሪያው። ሁለተኛው ኢትዮጵያን የሚያስተዳድር አካል አለ። ዜጎችን የሚጠብቅ አካል አለ። የዜጎች መሪ ሰሪ አለ። ስለዚህ እባካችሁ የኢትዮጵያ አገልጋዮች፣ ኢትዮጵያውያን ወገኖቻችንን የምትመሩ የምትጠብቁ፣ ያለ ጥፋት ሲሰራ ምን ታደርጋላችሁ? ማን ነው የምትጠብቁት? እባካችሁ ደግመን እንዳንሞት፣ ደግሞ ቤተክርስቲያን እንዳይቃጠልብን እባካችሁ ጠብቁ ብለን ድምፅ ለማሰማት ነው። ሁለተኛው ለቤተ ክህነታችን አባቶቻችን ከሚመለከተው ኢትዮጵያን ከሚያስተዳድረው አካል ጋር ተነጋግራችሁ፣ ተረዳርታችሁ፣ አስተባብራችሁ ቤተክርስቲያናችሁን ጠብቁልን ለማለት ይሄ ሶስተኛው። አራተኛው ቅድም እንዳልኩት በኢትዮጵያ ምድር የተለያዩ ሃይማኖቶች አሉ። እነዚያ የተለያዩ ሃይማኖቶች ደግሞ የሃይማኖት ማዕከል አላቸው። ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ወንጌላውያኑ፣ ሌላው የራሴ እምነት አለኝ የሚለው የሃይማኖት ተቋማት ሚባል በሀገራችን አለ። ህግ ወጥቶለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውክልና ሰጣ። ሌላው ውክልና ሰጥቶ ሃይማኖቱ በሰላም እንዲኖር፣ በሃይማኖት መካከል ችግር እንዳይፈጠር፣ ችግር ቢፈጠር መፍትሄ የሚያመጣ ተቋም ተመስርቷል። እናንተ የተቋቋማችሁበትን ስራችሁን አትርሱ ብለን ድምፅ ለማሰማት ነው። የመጨረሻው አምስተኛው ከእኛ ምን ይጠበቃል? በዚህ መልኩ በቅደም ተከተል እነዚህን እናስሳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን።
0: ለውይይቱ ግብአትም የረዳ ዘንድ በአራት አጥኞች የተዘጋጀ በእምነታቸውና ማንነታቸው ሳቢያ በቅርቡ በአርሲ ቀደም ሲልም በተለያዩ ኢትዮጵያ ክፍለ ሀገራት የደረሱ የጅምላ ግድያዎችን ነቅሶ ያመለከተ ጥናታዊ ጽሑፍ በግንዛቤ ማስጨበጫነት ለታዳሚዎች ቀርቦ ትንታኔ ተሰጥቶበታል። ዋነኛ ትኩረቶቹ የነበሩትም የጥናቱን ዓላማ ማስረዳት፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ ኢትዮጵያ ያበረከተቻቸውን አንኳር አስተዋጽኦዎች ነቅሶ ማመላከትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለጥቃት ፍጻሜ ዋነኛ ገፊ የሆኑ አስባቦችና ወቅታዊ ክስተቶችን አስከትሎ በማጠቃለያነትም የውይይት መድረኩን ዓላማ ተከትሎ መፍትሄ ተቋሚ የሆኑ የወደፊት መራመጃ የመፍትሄ ምክረ ሐሳቦች ተቸረውበታል። ጥናቱ ተሰናድቶ የቀረበው በዲያቆን ዮናስ፣ ዶክተር አጃናው፣ ዶክተር አሸናፊና ዶክተር አደነ ነው። በውይይት መድረኩ ላይ አንጋፋ ተዋናዮቹን ተስፋዬ ግብረሃንንና ጌታውን ይርጉን አክሎ በአምስት የመድረክ ትወና ባለሙያዎች ከወቅታዊ ሁኔታ ጋር በተቆራኘ ገጽታው የዜጎችን ሐዘን፣ የመንግስትን ሃይማኖታዊ ተቋማትንና መሪዎችን ሚና ክሽፈት ሲልም የምእመናንና ምእመናትን ህሊና ሰቃዥ በሆኑ መነባነቦች ሸንቁጠዋል።
2: What is it?

Dude, yeah? ቀለም ነኝ ጊዜ ነኝ ዘር የሌለኝ መልክ የሌለኝ የማልታይ የማልጨበጥ ለሚያየኝ የምታይ የሚጨበጥ ቡትቶ ነኝ እኔ ዘመን አመተ ኩነኔን አመተ ፍዳን አመተ ዓለምን አልፌ በአመተ ምሕረት የኖር ምነው እናንተ በአመተ ምሕረት ተፈጥራችሁ በአመተ ምሕረት እየኖራችሁ ምነው

0: ምህረትን፣ ፍቅርን፣ መስማማትን ተሳናችሁ። ምናይነት ብትተው እኔ ዘመን ምን ላርጋችሁ? ምን ልሁንላችሁ? በራሳችሁ ስህተት እኔን መውቀስ እኔን መክሰስ አይሰለቻችሁ? ወየው ለአንተ አባቶች ያዘጋጁትን በገዛ እጅ የምትንድ። ምን ነው እናንተስ አባቶቻችን፣ ምን ነው የመንገዶቻችን መሪዎች ማስተዋል ተስኖን እርስ በርሳችን ስንፋጅ ስንተላለቅ፣ ምን ነው ምልጃ ጸሎታችሁ ራቀ? ቅዱስ መጽሐፍ እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ያለው ደረሰብን። በጎቻችሁ በየሜዳው በየቤተክርስቲያኑ ደጅ በግፍ ሲታረዱ፣ በማተባቸው እየተመረጡ ሰማዕትነትን ሲቀበሉ፣ ስቃይ መከራው በዝቶባቸው ማተባቸው በደም ተለውሶ ሲታይ፣ እረኞቻችን ከወዴት አላችሁ?
1: መንግሥት ለአርሲውም ሆነ ቀደም ላሉቱ ሃይማኖትና ማንነት ተኮር የሕይወት ጥፋቶች ተጠያቂ መሆን እንዳለበት የጠነከረ መደራጀት አስፈላጊነትን፣ የቤተ ክርስቲያንን ድምፅ ከፍ የማድረግን ጠቀሜታ፣ የገንዘብ መዋጮዎችን በአግባቡ ለተረጂዎች የማድረስ ኃላፊነቶች ባታያይነት ተነስተዋል። በአባቶች በኩልም በወደፊት የማሻሻያ እርምጃዎች ከስብከት ጭምር ወቅቱን የሚመጥን እንደሚሆን በሀገረ ስብከት ጽሕፈት ቤቱም ተዘጋጅቶ ለምእመናንና ምእመናት የሚላክ ደብዳቤን ለየአካባቢያቸው የፓርላማ ተወካዮች በመላክ የድርሻዎቻቸውን እንዲወጡና በሚነደፉ አቅጣጫዎችም ትብብር እንዲያደርጉ ተጠይቋል። በውይይት መድረኩም የተሰናዳ ባለ አራት ነጥብ የአቋም መግለጫ በሊቀ ትጉሃን ገብረ መድኅን በንባብ ቀርቦ ይሁንታ ተቸሮታል።
2: አቋም መግለጫ ነው። የኢትዮጵያ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ልጆቿ ላይ በየጊዜው የሚደርሰውን መከራ

ከመሆኑ ሁሉ ጥበቃና ዋስትና ይሰጥ ዘንድ እየጠየቅ ይህንን አስለዋሪ ሰብአዊና ሰይጣናዊ ድርጊት የፈጸሙ ወንጀለኞችን ለሕግ ያቀርብ ዘንድ እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ ለተገደሉት ቤተሰቦችና ለተፈናቀሉ ወገኖቻችን ፈጥኖ ለመድረስ የተቻለውን ሁሉ ያደርግ ዘንድ ጩኸታቸውን በመጮህ ለመንግሥት አካላት፣ ለዓለም አብያተ ክርስቲያናትና ለዓለም ማኅበረሰብ በማሳወቅ የአደጋ ጊዜ የሚሆን ወጪ ከመመደብ የድርሻውን እንዲወጣና ተጎጂዎችን ወክሎ ማንም ይሁን ማን አጥፊዎቹ ላይ እንዲቀርቡ ክስ እንዲመሰረት እናሳስባለን። ሦስተኛ፣ በኢትዮጵያ ውስጥ የምትገኙ የሃይማኖት ተቋማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን ግን ዝም ብላችሁ በማየት በሸሽታ በማለት ድርጊቱን መቃወምና

0: ምእመናንና ምእመናት ድምፃችሁን በተጠየቃችሁ ጊዜ ሁሉ በመስጠት በገንዘባችሁ ለሟቹ ቤተሰቦችና ለተፈናቀሉ ወገኖቻችን በመድረስ የተቻላችሁን እንድታደርጉ በተጎዱ ወገኖቻችን ስም እናሳስባለን። እግዚአብሔር ሀገራችን ኢትዮጵያን የምንኖርባትን አውስትራሊያና ዓለሙ ሁሉ ይጠብቅልን።
1: የፍትህ ለአርሲ የውይይት መድረኩ በጸሎት ስነ ስርዓትና በመላከ ጸሐይ ቆሞስ አባ ገብረስላሴ ጉባና የመዝጊያ ንግግር ተፈጽሟል።
2: ከማህበረሰብ ለማህበረሰብ

0: በዚሁ ከፕሮፌሰር አየለ በክሪ ጋር ወደ አርካይድ ቃለ ምልልስ እናመራለን። ፕሮፌሰር አየለ በክሪ ግዕዝ የአፍሪካ ጽጻፍ ሲስተም ታሪኩና መርሆቹ የሚል መጽሐፍ አሳትመው ለንባብ አብቅተዋል። የግዕዝ ታሪካዊ መነሻውና የጽጻፍ ዘይቤ መርሆቹ ምንድናቸው?
1: የጽሑፍ ፍራት በመጀመሪያ የተፈጠረው የሚል ጥያቄ ከመጣ እስካሁን ድረስ መልሶ የለንም። ግን ምንድነው የፊደላቱ ወይም ደግሞ ሆሄ የምንላቸው አንዳንዶቹ ቃላት አንዳንድ ማስረጃዎች ላይ የተገኙት ፊደሎቹ፣ ለምሳሌ አለ አንድ ቃል እዛ መጽሐፍኩ ላይ የጠቀስኩት በዓላት የሚል ቃል አለ እና ያ ቃል ግብጽ አገር በሚገኝ ስፊንክስ ላይ ተጽፎ አግኝቼዋለሁ እና አሁን ብሪቲሽ ሙዚየም ላይ ያለው ያንን ስነ ቅርስ ተመራማሪዎች ከ1700 ክርስቶስ ዘመን ልደት በፊት መዝግበውታል እና እንግዲህ ይሄ ምንድን ነው የሚያሳየን የጽሑፉ ዝርያ ዳንስ ከዚህ 1700 ከዛ ስትጨምር 3700 እስከ 4000 ዓመታት እድሜ ሊኖረው ይችላል። ሌላው እንግዲህ ምንድን ነው መጽሐፍ ላይ እንዳሳየው አሁን የምንጠቀምበት ፊደል በመጨረሻ ደረጃ በልዩ ልዩ እድገት አልፎ የደረሰ ነው። ሲላቢክ ነው የምንለው፣ ድምፅ ያለው ፊደል ነው። ግን ከዛ በፊት በስዕላዊ መልክ ነበር ብዬ እዛ መጽሐፉ ላይ ጠቁም ያዋለሁ። በስዕላዊ መልክ በሀሳብ መልክ እያለ ነው እንግዲህ የሚሄደው። ልክ እንደ ግብጾች ስርዓት ማለት ነው። ግብጾች መጀመሪያ የስዕላዊ ፊደል አላቸው። ከዛ በኋላ ደግሞ ሃይራቲክ የሚሉት አለ፣ የተቀደሰ ጽሑፍ የሚሉት አለ። ከዛ ደግሞ ዲሞቲክ የሚሉት አለ። ዲሞቲክ የሚባለው ምንድን ነው? በተራ ኦርዲናሪ፣ ማንኛውም ጊዜ በቀን በዕለት በዕለት ለምታደርጋቸው ውይይቶችና ግብይቶች የምትጠቀምበት ማለት ነው። እና በዛ ደረጃዎች ያለፈ ነው የኢትዮጵያውም ፊደል ወይም የግዕዙ ፊደል። እና ከዛም እንግዲህ ለየት የሚያደርገው ከሌሎቹ ጠረጴዛ አለው፣ ገበታ አለው። ገበታው ፊደሎቹን በ26 ደረጃ ያደረግና እያንዳንዱ ፊደል ደግሞ 7 የድምፅ አካል አለው። በቡ ቢ ባ ቤ ብ ቦ የምንለው ነው። ክላሲካል የምንለው 26 በ7 ሲባዛ 182 ፊደላት ናቸው። እነዚህ 182 ነው በኋላ አማርኛም ውስጥ ሌሎችን ቋንቋዎች ውስጥ ያሉት ድምፆች ሲጨመሩ 33 ሲባዛ በ7 የሆነ ኋላ ኋማ የሚባሉ አሉ። ሌላው እድገት ደግሞ ምንድን ነው? ከፊደሉ ጋር አብሮ ቁጥር አለ። አሁን ይሄ ጥያቄ እንግዲህ ምንድን ነው ቁጥሩ መቼ ነው የመጣው የሚለው ጥያቄም እዚህ አካባቢ በማደርገው ጥናት ቢያንስ ሁለት ሐውልቶች እዚህ ያገኘን፣ አንደኛው አንዛ ማርያም አካባቢ የተገኘ ሐውልት፣ ሁለተኛው ህንዘት የሚባል ቦታ ከአክሱም ብዙ የማይርቅ በተገኘ ቦታ ላይ ሐውልቶቹ ራሳቸው አሀዝ አላቸው። ይህ አሀዙም የራሱ እድገት አለው። አሁን ለምሳሌ አሀዙ ስንጽፍ፣ አሁን የኢትዮጵያን አሀዝ ስንጽፍ ከላይና ከታች ሆሪዞንታል ስትሮክ እናደርጋለን። ጥንት ግን ስትሮክ የለውም፣ ዝም ብሎ እንደ ፊደሉ ነው የሚጻፈው። ግን የተለየ አሀዝ መሆናችን ያስታውቃል። ምሳሌ ምንድን ነው የምንለው እኛ መጀመሪያ የግዕዙ ብቻ ነው የተፈጠረው፣ ሀለ ሀመ ሰረሰ የሚለው ከዛ በኋላ ተነባቢ ተደረገላቸውና ሲላቢክ ሆኑ። ማለት በቡ ቢ ባ ቤ ብ የራሳቸው ልዩ ሸት ይዘው ወይም ቅርጽ ይዘው እና ቁጥሩም እንደዛ ነው። ቁጥሩ ያው አንድ ሁለት እያለ ዲስቲንክት የሆኑ አሉ። ብዙዎቹ ተመራማሪዎች እስካሁን ድረስ ያሉት እነዛ ፊደላት ከፊደሉ ከራሱ የተወረሱ ናቸው ይላል። ለምሳሌ 90 ብንወስድ ምን ነው የሚመስለው? ያው ከላይና ከታች ስትሮክ ይደረግበታል።

0: ማን መጀመሪያ መጣ ወይስ ቁጥሩ መጣ የሚለው የኔ ያልተመለሰ ጥያቄ ነው። አዙም ነበር ፊደሉም ነበር። እንግዲህ አሁን ምንድነው እነዚህ ሐለሐ መሰረሰሽ ያልኩ ሳቢያን ፊደል ወይም ደግሞ ኢትዮ ኤፒግራፊክ ሳውዝ አረቢያ ነው የሚባለው። ኤፒግራፊክ ሳውዝ አረቢያን ተብሎ የመንም አለ። የመን በብዛት ተገኝቷል። ኦፍ ኮርስ የመን ከኢትዮጵያ ጋር ስታወዳደር ብዙ የስነ ቅርስ ጥናት ስለተካሄደ ብዙ ማቴሪያሎች ተገኝተዋል እና እሱንም በመመስረት ብዙዎቹ የታሪክ ተመራማሪዎች ታሪኩን ሲጽፉ ስልጣኔው ከዛ ወደዚህ ነው የመጣው ይላሉ። ግን ምንም አይነት ኤቪደንስ አይሰጡንም ይሄው አስዩን ከማድረግ ፈንታ። እና እኔ እንደሚመስለኝ አሁን ለምሳሌ ውቅሮ የሚባል ቦታ ላይ ሁለት በጣም በጣም ጥንት ቴምፕሎች ተገኝተዋል። እዚያ አካባቢ ምን ትንሽ ጥናት አድርጌያለሁ። እነዚህ ቴምፕሎች አንደኛው ከ900 BC በፊት ቴምፕል ነው። ሁለተኛው ከዛ በፊት ከ1700 እስከ 2000 BC ያለ ነው። እና እነዚህ ጊዜያት በጣም ብትገፋ 700 BC ነው የምትወስደው። እና ያ የሚያሳየን ምንድን ነው የሀገር በቀል ስልጣኔው ኢትዮጵያ ውስጥ መጀመሩን ከዛ በተለያዩ ቦታዎች ውዝን ኢትዮጵያ መስፋፋቱን። ሌላ ፖሲቢሊቲ ደግሞ ምንድን ነው ዋንስ አፖን ኤ ታይም ሁለቱ ግዛቶች አክሮስ ዘ ሬድ ሲ ልክ ጥንታውያን ግሪካውያን እንደሚሉት ምስራቅ ኢትዮጵያና ምዕራብ ኢትዮጵያ ብሎ መከፋፈል።
1: ያ ማለት ከዚህ ቀደም እንደሚነገረው ኢትዮጵያ ግዛቷ እስከ የመንን ሁሉ ያጠቃልል ነበር ለሚለው ታሪክ መደገፊያ ይሆናል ይሄ?
0: የሳተር ሚሴጅ መዘንጋት የሌለብን ምንድን ነው ሳውዝ አረቢያ ወይ ደቡብ አረቢያ ውስጥ የተለያዩ ኪንግደሞች ተፈጥረዋል። እሱን መካድ የለብንም፣ ተፈጥረዋል። የሆመራይት አለ እንደ ማውንት ለሆመራይት አንድ የጀርመን ስነ ቅርስ ተመራማሪ ሲቆፍር ቄስ ምስል ያለው ሰው ከነ መስቀሉ አገኘና ያ ዴትድ ሲሆን 525 BC ነው ዴትድ የሆነው። እና ይሄ ስነ ቅርስ ተመራማሪ ከማን ጋር አያያዘው? ከአጼ ካሌብ ጋር አያይዞታል። እና ያን ጊዜ አጼ ካሌብ ያን ቦታ ጦር ልኮ አሸንፎ ክርስቲያኖች ይጨፈጨፉ ነበር። እነሱን ለማዳን ተሳካ ጥረት አድርጓል። እና በዛን ጊዜ ክርስቲያና ነበረ ደቡብ አረቢያ የተለያዩ ቤተ ክርስቲያኖች ተሰርተው ነበረ። እና ያ እንግዲህ የሚጠቁመን ምንድን ነው እርግጥ ይሄኛው የሆነው በ525 AD ነው፣ ስድስተኛው ሴንቸሪ ስድስተኛው መቶ ክፍለ ዘመን ነው። ግን ቅድም ያልኩ ሁለቱም አንድ ይሆናሉ ያልኩ መጀመሪያ ያው ለምሳሌ ሳውዝ አረቢያ ከኢትዮጵያ መጡ የሚባለው ቢመጡም እንግዲህ የሚመጡት 300-400-500 BC አካባቢ ነው። ግን እንግዲህ አንዳንዶቹ እንደ ኮሎኒስት መጡ ይሉናል። አንዳንዶቹ መጡ ግን በአለው ካልቸር ተጽዕኖ ተሸንፈው ያው ዶሚኔት ያደረገው ይሄ ኩሽ የሚባለው ነው ይሉናል። እና እነዚህ ነገሮች በደንብ መጣራት አለባቸው። ዋና ቁም ነገር ምንድን ነው? ቅድም እንዳልኩ ይሄ ውቅሮ በተለይ የተገኘው ሁለት ቴምፕል የሚያሳየን ሀገር በቀሉ ስርዓት በስልት

0: su SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: Exactly, ለምሳሌ ኢትዮጵያ ውስጥ ጽሑፉ ከዛ ከሆነ አሁን ለምሳሌ ብሪቲሾች ወደ አሜሪካ ሲሄዱ ምንድን ነው የሚያደርጉት? ቦታውንም ህንፃውንም ምኑንም በስማቸው ይሰይማሉ እና ታገኛለህ እና ኤቪደንሱ ክሊየር ነው። ምንም አይነት ነገር ከዛ ለመምጣቱ ኤቪደንስ የለም። ኦኬ፣ የነዛ ስሞች ወደዚህ መወረሳቸው እዛም ያለ ስም እዚህ መኖሩ እርግጥ እንግዲህ ሳባ የሚለው ቃል እዛም አለ እዚህም አለ። እሱ አንድ ነው። ሌላው ኖሎይስ እንደ ኤግዛምፕል የሚያመጡት ሀበሸት የሚለውን ቃል ነው። ሀበሸት ያው ስፓዘር ወይ ሴንግ አቢሲኒያ እና ይሄ ቃል እዛ መጀመሪያ ታይቷል። ስለዚህ ከሀበሾች መጥቶ ወደዚህ የመጡት የሚለው አሉ። እሱ አንድም ሁለት ድንጋይ ላይ ብቻ ነው የሚገኘው፣ ብዙ ድንጋዮች ላይ አታገኘው። ሌላው ደግሞ ምንድን ነው የእኛ መሆን ብዙ ሀሳብ ያፈልቃሉ፣ የቃሉ ምንጭ ምንድን ነው ለሚለው እና ስለዚህ እሱም ገና ያልጠራለት ጉዳይ ነው። እና ዋና ቁም ነገር ምንድን ነው፣ እርግጥ እኔ ብዙ ማስረጃ ልሸጥ አልችልም አገር በቀል ለመሆኑ፣ ግን ምንድን ነው የሚያሳየን ከዛም ለመምጣቱ አንድ ተጨባጭ የሆነ ማስረጃ የለንም። ቁም ነገሩ ምንድን ነው፣ ሁለቱም ጋር ተገኝቷል። ሁለቱም ጋር ደግሞ ለመገኘቱ ቅድም እንዳልኩ ምናልባት ሁለቱም ስልጣኔዎች አንድ ላይ ሆነው ሊሆኑ ይችላሉ። ሁለተኛ ከዛ ወደዚህ መጣ የሚባለውም እኮ ከዚህም ወደዛ መጣ ብለህ ካቶ ተሳይዝ ልታደረግ ትችላለህ። እና እነዚህ ኢሾዎች መወያየት ያለብን ኢሾዎች ናቸው። ፊደሉ እዛ ጠፋ፣ እኛ ጋር እንደምታው እስካሁን ድረስ እየተጠቀምንበት ነው ያለ ነው። መጠቀም ብቻ ሳይሆን ፊደሉን በድምፅ ማራባት አለ። ከዛ በኋላ ደግሞ ፊደሉን ለተለያዩ ጠባያት እዛ መጽሐፉ ላይ እንደጠቀስኩት ለአርት፣ ለፊሎሶፊ፣ ለሊትሬቸር፣ ለስነ ጽሁፍ፣ ለተለያዩ ነገሮች ጥቅም ላይ አውለን በጣም ያዳበር ነው እዚህ ነው እንጂ እዛ አይደለም።
3: ጥሩ። በዛ ወቅት ጥንታውያኑ ኢትዮጵያውያን ጽሁፍን ይጠቀሙበት የነበረው ምንን ለመግለጽ ወይም ምን አይነት መልእክቶችን ለመለዋወጥ ነበር? እንደሚያውቁት አንድ ስነ ጽሁፍ የራስን በወቅቱ የነበረውን አስተውሎት ወይም ታሪክ ወይም ደግሞ ሌሎች መልእክቶችን መለዋወጫ ነው። በዛ ወቅት የነበሩ ጥንታዊ ኢትዮጵያውያኑ ምንን ለመጠቀም ነበር ይህንን አይነት ጽሁፍ ይጠቀሙ የነበሩት?
2: ዋና ቁም ነገር ምንድን ነው? ያው አንተም እንደምታውቀው በዛን ጊዜ የአክሱም ስልጣኔ በዓለም ላይ ካሉት ታላላቆቹ አንዱ ነበረ። ታላቅ ደግሞ ካደረገው ዋናው ቁም ነገር ምንድን ነው? የአክሱም ቦታ በአካባቢው ያሉትን ንግዶች የተቆጣጠረ በቀይ ባህርም በኢንዲያን ውቅያኖስም ላይ የሚሄዱትን ንግዶች ላይ የተሰማራ በዘመኑ ከነበሩ ከትላልቅ ኃይሎች ጋር የተሰለፈ ስለነበረ ያንን ንግድ በስርዓት ለማካሄድ ይረዳው ዘንድ ነው። ከኢኮኖሚው፣ ከፖለቲካው፣ ከፖለቲካል ከልቸር፣ ኢንስቲቱሽናል ሪሊጂየስ ከልቸር፣ ኢኮኖሚክ ከልቸር ከእሱ ጋር ሁሉ የተሳሰረ ነው። እና በዛ ምክንያት ነው እንግዲህ ፊደሉ የተፈጠረው፣ በኋላም ሊዳብር የቻለው አሁንም ከፍተኛ ስፍራ ያለው ነው። በኋላም አማርኛ፣ ትግርኛ ይህንን ፊደል አዳፕት በማድረጋቸው እነዛን ቋንቋዎች ሊዳብሩ ሊሻሻሉ በጣም እያማረባቸው ሊሄድ ችሏል።
3: ቅድም እንዳነሱት እስከ 3700 ያህል እድሜ ያስቆጠረ ሊሆን ይችላል የሚል ጥናቶች እንደሚጠቁሙ አንስተዋል። ያ ማለት ኢትዮጵያ ታሪክ እስከ 5000 ዓመት ድረስ ይዘልቃል የሚሉ የታሪክ ጸሐፊያን ያሉና ከነዛ ጋር ይስማማሉ ማለት ነው?
2: በደንብ እስማማለሁ። እንግዲህ ኢትዮጵያ ስንል የአቶ ሪመንበር ብዙዎችም የእኛም ጸሐፊዎች ሳይቀሩ ኢትዮጵያ ስሉ የእኛ አሁን ያለንበት ኢትዮጵያ ብቻ አይደለም። አሁን ያለንበት ኢትዮጵያ በፎርስ ሴንቸሪ ኤዲ ነው መጽሐፍ ቅዱስ ከተተረጎመ በኋላ ከግሪክ ቃል የተወሰደ ቃል ስለሆነ አዳፕትድ የሆነው እንጂ ኢትዮጵያ የሚለው ከግብፅ በስተቀር ያሉትን በሙሉ ያጠቃልላል። በተለይ ኑቢያንም ይጨምራል። እና ብዙዎች አሁን ለምሳሌ እነዚህ የታሪክ ጸሐፊዎች እና አቶ ተክለ ጻድቅ መኩሪያን የሌሎችንም ብታነብ አለቃ ታዬ የሌሎችን ታሪክ የጻፉትን ብታነብ ይጨምራሉ፣ የኑቢያንም ያጠቃልላሉ ከኢትዮጵያ ጋራ። እና ስለዚህ ያ ረጅም ታሪክ ያለው ነው። እና ይሄ 5000 መባሉ ብዙም ላያስደነግጠን ይችላል።
3: መልካም። ኢትዮጵያ የሚለው ቃል አገር በቀል አይደለም፣ ከግሪክ ሀገር የመጣ እንደሆነ አድርገው ነው የሚገልጹት። ሌሎች ደግሞ ከመጽሐፍ ቅዱስ ጋር አያይዘው ከመጽሐፍ ቅዱስ ውስጥ የተገኘ
2: ኢትዮጵያ የሚለው ቃል ብዙ ቨርዥን አለው። ኦኬ፣ ከግሪክ አለ፣ ትርኩም አለ፣ በርንት ፌስስ የሚል ይዘንዶ አንድ ሰው ሲቃጠል ቀይ ነው ጥቁር አይሆንም። እሱ አለ፣ ከኩሽ መጣ የሚል አለ፣

0: ከኢትዮጵስ ከሚባል ንጉስ ነው የመጣው ይባላል። እኛ ከዛ በኋላ ግን ኦፊሻሊ ኢትዮጵያ ማለት የተጀመረው በአራተኛው ፎርስ ሴንቸሪ ኤዲ።
1: ሌሎች እንደሚጠቅሱት ለምሳሌ አሁን በቅርብ በመጣው ፖለቲካ ካለፉት 20 አመታት ወዲህ የአማርኛን ቋንቋ በዘመናዊ መልክ ለመጠቀም ስለሚያስቸግር ከዚህ ይልቅ የላቲን ቋንቋ መከተል የተሻለው በሚል የላቲን ቋንቋ ለመጻፍ የወደዱ ጎሳ ድርጅቶች አሉ። ለምሳሌ በኦሮሞ ነጻነት ግንባር አማካኝነት ከአትም አማርኛ መጠቀም አስቸጋሪ ነው የሚል ታይ ተነስቶ በዛ መልክ የተጠቀሙ ነው የተወሰኑ ቡድኖች። በዚህ ላይ ያለው አስተያየት ምንድነው?
0: ከመቃወሙት ቡድን ነው የግስቲራል በኢትዮጵያ ውስጥ ያሉትን ሁሉንም ቋንቋዎች በደንብ አርጎ አኮሞዴት ሊያደርግ የሚችል ነው። ሊንጉስቶችም እንደዛ ነው የሚሉት። አሁን ለምሳሌ ይሄንን በደንብ መጽሐፉ ላይ እንጠቅሻለሁ። አማርኛና ኦሮሞ ቋንቋን ብትወስድ ሁለቱ ብዙ የሚያዋጣቸው ነገሮች አሉ። አንደኛ አማርኛ ቋንቋ ሊንጉስቶች እንዳጠኑት ብዙ ቃላትን ከኦሮምኛ ወስዷል። ብዙ ቃላትን ምክንያቱም የኛ ብዙን ጊዜ የምንዘነጋው ምንድን ነው? ኦቨርላፕ የሚያደርገው የሚተሳሰረው ነው የሚበልጠው። ልነግርህ የምፈልገው ምንድን ነው? በድምፅ ከሄድ ከአሁን ለምሳሌ የአማርኛ ውስጥ ቃለ ጫለ ጻለ ጣለ ባዘሴም ቶክን ኦሮሞውም ስትሄድ እንደዚሁ ቀጨ ጠጸ የሚባሉ ሆሄዎች አሉ፣ ፊደላት አሉ። የኦሮምኛ መጽሐፍ ቅዱስ በፊደሉ ተተርጉሞ ተጽፏል ኢን ዘ ፊፍቲስ። ከዛም በስርዓት ጥቅም ላይ ይውል ነበር። የሊንጉስት አርጊመንት ከሄድ ፊደሉ ለሁላችንም በደንብ የሚያገለግል ነው እና ያ ትልቅ አሳሳቢ ጉዳይ ነው። እንግዲህ ወደፊት ምናልባት በውይይትና በተለያዩ ማግባባት አንድ ቦታ ላይ እንመጣለን ብዬ ተስፋ አደርጋለሁ እንጂ አሁኑ ሁኔታ ደስ አይልም።
1: ፕሮፌሰር አየለ በክሪ ግዕዝ የአፍሪካና አጻጻፍ ዘይቤ ታሪኩና መርሆቹ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን።
0: ስለጋበዝከኝና እድሉን ስለሰጠኝ እኔም እጅግ በጣም አመሰግናለሁ። 7 billion stories and counting. SBS Radio.
1: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግሥትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ። ግብፅ እና ኒውዚላንድ በአሁኑ ወቅት የተጫወቱ 7 ደቂቃ ይቀራል። ግብፅ 3-1 ኒውዚላንድን እየመራች ትገኛለች። እስከ ፕሮግራማችን ማብቂያ አብራችሁ ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ፣ ቸር ይግጠመን። ወለቻ ወለቻ ወለቻ ወለቻ ወለቻ

0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ቢቢሲ አፋን ኦሮሞፍ ደቂቃ ደም ቦድ ነው የቀዳ
2: ቢቢሲ አማርኛ አሁን ይጀምራል። አብራችሁን ቆዩ።
3: ሰላም እንደምን አምሽታችኋል አድማጮቻችን። ለሰኞ ምሽት ያልናችሁ የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬ ፕሮግራማችን ስለ ሰባተኛው ጠቅላላ ምርጫ ውጤት ተቃዋሚ ፓርቲዎች ምን አሉ? ሰባት መቀመጫዎችን ያሸነፈው ትብብር ለኢትዮጵያ አንድነት ለምን ምክር ቤት አልገባም አለ?
4: ዓለም አቀፉ ማህበረሰብ ኡክና እንዳይሰጠው ምን ይችላል ያህል ነው ተውታለን? በስስ ጎኑ መተን ነው ተውታለን? ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናረጋለን ለማህበረሰቡና እንደዛ ነው ለማያዝና ለመክፋት ያሰብነው ማለት ነው።
3: ስልጣናቸውን ስለለቀቁት የዩኬው ጠቅላይ ሚኒስትር ሰር ኬር ስታርመርም ዘገባ ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። የአምስት የፖለቲካ ፓርቲዎች ጥብረት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታወቀ። ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ግን ምክር ቤት የመግባት ጉዳይን ሊያጤነው እንደሚችል ጥምረቱ ገልጿል። ትናንት በሄራይ ምርጫ ቦርድ ይፋ ያደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት ሁለት የህዝብ ተወካዮች ምክር ቤትና አምስት የክልል ምክር ቤት መቀመጫዎችን አሸንፏል። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን ያሸነፈው ጥምረቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ካሳይ ዳምጤ ከአቶ ጌትነት ጋር ያደረገችው ቆይታ ይህን ይመስላል።
4: ምንድነው ሐሳቡ? ይሄ ምርጫ ለዩቲክሮቻችን መፍቻ ይሆናል የሚል ቀድመትን በያም ሁኔታ ግምገማ የለን። እኛ የምንፈልገው በተለይ የሀገሪቱ ላይ ያለው ህይወት እየወደመ ያለው እናንተም በተደጋጋሚ ክታክታችሁ የሰራችሁበት የአማራ ክልል ጦርነት፣ ኦሮሚያ ክልል ያለ ጦርነት፣ አሁን በትግራይ ላይ መጣው ያለ ያለው በቤንሻንጉል እና እነዚህ መቆም አለባቸው። ሁለተኛው ይሄ እንግዲህ ምንሽ ያገረን ጣፈንታ ጭምር የሚወስን ነው። ሁለተኛው የታሰሩ በጣም በርካታ ኤሊት በተለይ ዶሚናንትሊ ከአማራ የሆኑ ማንነታቸው አማራ የሆኑ ኤሊት ለሀገራት አስተዋጽኦ ማድረግ የሚችሉ ለክልሉ በርካታ አስተዋጽኦ ማድረግ የሚችሉ በፖለቲካ ምህዳሩ ላይ የራሳቸውን አሻራ ማሳረፍ የሚችሉ እስር ቤት ናቸው። እነዚህን እና አጠቃላይ የፖለቲካ ምህዳሩን ስታዩ ደግሞ ነካባረክሽ ቁጥር ኩሽ እያለ ወደ እስር ቤት የሚያግዝ ነው እና እነዚህ መስተካከል አለባቸው። ስለዚህ እነዚህ ሁኔታዎች ላይ መንግስት ሸብረክ ብሎ ወደ መነጋገር ወደ መደራደር እስኪሄድ ድረስ እኛም ሙቅና እንሰጠው በአረገው ሂደት ምን መሰለሽ የብልጣብልጥ ጨዋታ ነው። ምርጫ አረኩኝ ከዚህ በኋላ ጉዳያችሁ የማለት መግባት የለብህም። ይሄንን እንኳን ብታረግ ለምሳሌ ሙቅና እናፍጋለን እኛ ብቻ ሳንሆን ከሌሎች የኤምባሲዎች ጋር በጣም የጠበቀ ግንኙነት እያደረግን ነው። ከኢንተርናሽናል ተቋማት ጋር ግንኙነት እያደረግን ነው። ለዚህ ስርዓት ወደ ድርድር ሳይመጣ ሙቅና የምትሰጡ ከሆነ ምንም አይነት እንኳን ደስ ያለ መልእክት የምታስተላልፉ ከሆነ ድሮን እየገዛችሁ ቦምብ እየገዛችሁ ዛችሁ ህዝብን ጨርስ ብላችሁ በስጦታ እንደማቀበል አሽጋችሁ እንደማቀበል ነው። ስለዚህ ወደ ንግግር እንዲመጣ ግፉት ይላል። ስለዚህ ቅድመ ሁኔታ ያለበት
5: አውቃለሁ። አው ለምርጫውም ቅድመ ሁኔታዎችን በተደጋጋሚ ስታወጡ ስለነበር እናውቃለን። ግን የኔ ጥያቄ ቅድመ ሁኔታዎቻችሁ እየታወቁ አቋማችሁን አስቀድማችሁ ያሳወቃችሁ አሁን እዚህ ድምዳሜ ላይ ከመድረሳችሁ በፊት በምርጫው ለመሳተፍ ትችሉ ነበር፣ ምክንያቱም ምንም የተለወጠ ነገር እንደሌለ አስቀድማችሁም ገልጻችኋልና ለምን ተሳተፋላችሁ? ለምን አስቀድማችሁ ከምርጫው ራሳችሁን አግላችሁ ማውገዙንም ሆነ ሌሎች አይነት እርምጃዎችን አልወሰዳችሁም? አሁን የረፈደ ይመስላል።
4: ትክክል ነው። ኢን ፕሪንሲፕል ሙሉ ነው ምስማማው ባንቺ መነሻም ድምዳሜም። ዞሮ ዞሮ ግን ከምርጫ በፊት

0: ነበረ ቅድመ ሁኔታችን ላይ የቀጠለ ነው ማለት ነው።
1: ይሄኛው ጉዳይ ለምን ተሳተፋችሁ? ቀድማችሁ ራሳችሁን ማግለል እናገላለንም ስትሉ ስለነበር ብታገሉ አይሻልም ወይ? አሁን ውጤቱን አለመቀበል እንዴት ነው የምትመዝኑት?
0: አዎ ትክክል ነው እንዳልኩሽ ቅድመ ማረግ ይቻል ነበረ። ግን አሁን ያልኩሽ በቅድመ ሁኔታዎቻችን ላይ ምናልባት ጆሮ የመስጠት ዘንበሌ ማለት አንዳንድ ምልክቶች ሊኖሩ ይችላሉ የሚል ሂደቶች ነበሩ እና ለዛ ነው ዝርዝር ውስጥ አልገባም ያልኩሽ። ምናልባት በቅርብ ይህን ለምን አረግን የሚለውንም ፐብሊክ እናረጋለን።
1: ሌላ ማንሳት የምፈልገው ነገር እንግዲህ ሰባት የምርጫ ክልሎች ላይ አሸንፋቸዋል፣ ምክር ቤት ግን አገቡም። ይሄ የወከላችሁን ህዝብ ድምፅ መንፈግ አይደለም?
0: አንዳንድ ሰዎች እንዲያውም የህዝቡን ድምፅ ካለማክበር ጋር አገናኝተው 97 ዓመተ ምህረት ከሆነው ነገር ጋር ሊያገናኙ ናኙት ይሞክራሉ። ምልሽ የዛኛውና የዚህኛው የሰማይና የምድር ያህል ነው። እኛ አየሽ ያን ጊዜ ያሸነፉትን ድምፅ ተሰርቆባቸው ነው አይደለ? በገሃድ ተሰርቆባቸው ነው። ይሄ እኮ ሜዳውም ነው ያ የምትወዳደርበት፣ ጥቂት የምትነጋገርበት፣ አንድ እርምጃ ከግራ አንድ እርምጃ ከቀኝ መጥቶ የምትገናኝበት ሜዳ እኮ ነው የገደል የተደረገው። እና ምርጫውን ስንገባ የትግል አካል አድርገን ነው የያዝነው። ሁለተኛው ደግሞ የቅድመ ሁኔታዎቻችን አሉ። እነዚህን አያይዘን ስናስበው እኛ በመንግስት ላይ ጫና አድርጎ በሰባት የሆኑ ቦታዎች ላይ አንድ የሆኑ ኪስ ቦታዎች ላይ ሰጥቶሽ ይህን ተቀበልና ሌላውን ጥያቄህን አቆይ ከሚል ለግራንድ ጥያቄዎች መልስ እንፈልግ የሚል ነው። ሰው ሙሉ በሙሉም እንዳልኩሽ አሁን አንገባም ማለት ፎሬቨር አንገባም ማለት አይደለም። በቅድመ ሁኔታዎቻችን ላይ መነጋገር ከጀመርን ያንን ውሳኔያችንን እንቀለብሳለን።
1: አሄድ እንግዲህ ከምርጫው በፊት አዝማሚያውን አይታችሁ ወዴት እየሄደ ነው የሚለውን መገመት ለእናንተ ለፖለቲከኞቹ አይከብድም። እናንተ አንገባም ስላላችሁ መንግስትን ወደ ድርድር ጠረጴዛ እንስበዋለን ወይም እናስቀምጠዋለን ለማለት የሚያስችል ሁኔታ ነው?
0: አዎ እንግዲህ እንዳልኩሽ ነው። አሁን መቼም ሁሉም ላይሆን ይችላል። በተወሰኑ ጉዳዮች ላይ ቁም ነገሩ አንድ ጊዜ ለምሳሌ ጦርነት ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር ነው። አሁን ዛሬ 11 ሰዓት ላይ ቁጭ ብለሽ ነገ ጠዋት 1 ሰዓት ላይ በቃ አዳር ተነጋግሯል እኮ ወይም ጠዋት 1 ሰዓት ጀምረሽ 11 ሰዓት የምትጨርሺው አይደለም። ቢያንስ ግን አይደለ ወደዛ ሂደት መገፋት ነገር አለ ወይ ነው እኛ የምንፈልገው። አየሽ፣ ስለዚህ ይሄ ደግሞ ከታጠቁ ኃይሎች ጋር ብቻ ሳይሆን ከፖለቲካ ኤሊቱ ጋር ቁጭ ለተነጋገር ነው። እንደው ዝም ብሎ በባዶ ሜዳ ብቻ ምንጮህም አይደለም። ለጊዜው እንዳልኩሽ ዝርዝር ጉዳዮች ላይ አልገባም። ቁም ነገሩ ግን ህዝብን ድምፅ ከመንፈግ ሳይሆን የማበላለጥ ነው። የትኛው ነው ሞር ጫና የሚያሳድረው እና በየትኛው ጉዳይ ላይ ብንነጋገር ነው የተሻለ የሚሆነው የሚል የማበላለጥ ነው። ስለዚህ ጥያቄውን ከፍ የማድረግ እንጂ የህዝቡን ድምፅ ሙሉ በሙሉ ከመተው አንጻር አይደለም ማለቴ ነው። እንድ ከገፋበት እኛም እንገፋበታለን። እንዳልኩሽ በሰባት ወንበር መግባት አለመግባት ብቻ ሳይሆን ዓለም አቀፉ ማህበረሰብ እውቅና እንዳይሰጠውም የምንችለውን ያህል እንተውታለን። በስስ ጎኑ መተን እንተውታለን። ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናደርጋለን ለማህበረሰቡ። እና እንደዛ ነው ለመያዝና ለመግፋት ያሰብነው ማለት ነው።
1: እንግዲህ ሰባት ድምፅ አሁን ባለው ሁኔታ ቀላል አይደለም። ክልል ምክር ቤትም ለህዝብ እንደራሴዎችን ምክር ቤት የተመረጡት የእናንተ አባላት የእናንተን ማውገዝና ወደ ምክር ቤት አንገባም የሚል አቋም አሻፈረኝ ብለው ወደ ምክር ቤት ቢገቡስ?
0: ነገ ምክር ቤት ብትገቢ ምክር ቤት ይዘሽው የምትገቢው ጥያቄ የምታነሺው ጉዳይ የምትቆሚለት ማህበረሰብ ዞሮ ዞሮ የሞራል ጥያቄ አለው። ያ የሞራል ጥያቄ እና የህግ ጥያቄ የማንን ጉዳይ ነው ይዘሽው የምትገቢው? መቼም በግልሽ ተወዳድረሽ አይደለም ምክር ቤት የሚገባው አይደለም። የሆነ ተቋም ወክሎ ነው። ያ ተቋም የሰጠውን ጥያቄ ነው አይደለም የሚያስተጋባው እዛ ቦታ ሄዶ። ያ ተቋም ከጀርባው ከሌለ ብቻውን እዛ ሄዶ ምልሽ ለመቀመጥ ምን የህግና የሞራል መነሻ ይኖራል? ስለዚህ እኛ የምናስበው ሁሉም አባላት ጋር እየተነጋገርን ነው። ይሄ ጉዳይ የተቋም ጉዳይ እንጂ የግለሰብ ጉዳይ አይደለም። ቢሆን እንደ መንግስት ለምሳሌ የሚያስመሰርት በክልል ደረጃ በሀገር አቀፍ ደረጃ የሚያስመሰርት ቢሆን እና በዚህ ጉዳይ ላይ ብንነጋገር የለም ልትባባይ ትችላለች። አሁን በግል ዋን ቱ ዋን ትሬት የምንደራረግበት ሊኖር አይችልም።
1: የምትወስዱት እርምጃ አለን? እንደዚህ ቢሆን ተመራጮቹ ምክር ቤት ቢገቡ ምን እርምጃ ትወስዳላችሁ?
0: ሁለት ነገር ነው። አንዱ እንዳልኩሽ የሞራል ጥያቄ ነው። ከተቋም ወጥተሽ እዛ ቦታ ላይ ሄደሽ ነገ የሚኖርሽ ዋስትና እናውቃለን። እነ ክርስቲያን ታደለ ምን እንደሆኑ የተሻለ ተጽዕኖ የተሻለ ተሰሚነት የነበራቸው በማህበረሰቡ ዘንድ የተሻለ ተቀባይነት የነበራቸው ሰዎች ምን እንደሆኑ እናውቃለን። እና እነዚህ ግለሰቦች እዛ ሄደው ምን እንደሚገጥማቸው ያውቁም። ተቋምን ይዞ መግባት ነው የተሻለ የሚሆነው። የሚነሳ የሞራል ጥያቄ ነው አንዱ፣ የሎጂክ ጥያቄ ነው። ሁለተኛው የተሻለ ጥያቄ ማስመለስ እየቻልሽ እኔ ጉዳይ ከዚህ በኋላ አንድ ሰው ወደ ምክር ቤት እገባለሁ አለ ማለት የሚቆምለትን ጉዳይና የሚቆምለትን ዓላማ ሳይሆን የሚጠቀመውን ነገር እያሰበ ነው ማለት ነው የሚሄደው። ይሄ ደግሞ የትብብር

0: የኢትዮጵያ አንድነት መርሁም መነሻውም መድረሻውም አይደለም አርጎት አያቀም ኤንድ እንግዲህ አሁን ለደረሰልበት ሁኔታ ትብብሩን ወክሎ ሊገባ ይችላል እንግዲህ ዲሲፕሊን እርምጃዎችንም እንወስዳለን የሚል ነው በአጠቃላይ ያለው
1: ስለዚህ ውግዘትና ከፓርቲውስ ከመባረር የሚደርሱ እርምጃዎች ልትወስዱ ትችላላችሁ
0: ምንም ጥያቄ የለው ምንም ጥያቄ የለው
2: በሰባተኛው አጠቃላይ ምርጫ ገዢው ብልጽግና ፓርቲ መንግስት ለመመስረት የሚያስችለውን አብላጫ ድምጽ ማግኘቱን ትናንት ምርጫ ቦርድ አስታውቋል። ተፎካካሪ ፓርቲዎችም እንዲሁ በምክር ቤት መቀመጫዎችን አግኝተዋል። ውጤቱን ተከትሎ ገዢው ፓርቲና ተፎካካሪ ፓርቲዎች ምን አሉ የሚለውን ጠቅለል አድርጎ ሊነግረን ባልደረባችን አማኑኤል ይልቃል እዚህ ስቱዲዮ ይገኛል። አማኑኤል እስኪ ከገዢው ፓርቲን ጀምር።
3: አመሰግናለሁ። እንግዲህ ብልጽግና ፓርቲ መግለጫውን ያወጣው ትናንትና ምርጫ ቦርድ ውሳኔውን ካሳወቀ በኋላ ትናንትና ምሽት ላይ ነው። ይሄ ምርጫ አዲስ የዲሞክራሲና ማህበራዊ ውል መስጠቱን እንደሚያመለክት ገልጿል። በዚህም ውጤት አማካኝነት የስልጣን ባለቤትነቱ የህዝብ መሆኑን በተግባር እንደሚያረጋግጥ ፓርቲው መንግስት ከመሰረተ በኋላ እንደሚያረግ ገልጿል ማለት ነው። ብልጽግና ፓርቲ እንግዲህ በስኬቱ እንደማይኩራራ ይልቁንም ጉድለቶቹን ያረመ ህዝብን በቅንነት ለማገልገል ያሉን ጽኑምለት እንግዲህ በመግለጫው ጠቅሷል ማለት ነው። ፓርቲው በቀጣይ መንግስት መስርቶ በሚቆይባቸው 5 አመታት ውስጥ ምን አይነት ስራዎችን ሊሰራ እንደሚችልም በዚሁ መግለጫ ላይ ጠቅሷል። አንደኛው ዘላቂ ሰላምና ጸጥታን ማስፈን የሚል ነው። ሁለተኛው ደግሞ የህግ በላይነትን በጽኑ መሰረት ላይ መገንባት የሚለው ነው ማለት ነው። በተጨማሪም ከኢኮኖሚ ጋር በተያያዘ የኑሮ ውድነትን ለማቃለል የምግብ ዋስትናን ለማረጋጋት ዘላቂ የሥራ ዕድሎችን በስፋት ለመፍጠር የጀመራቸውን ስራዎች እንደሚያስቀጥል እንዲሁ በመግለጫው አስታውቋል።
2: በምርጫ ቦርድ መግለጫ መሰረት ብልጽግና ፓርቲ እስካሁን ውጤታቸው ከተገለጸ 501 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን ማሸነፍ ችሏል። ተፎካካሪ ፓርቲዎች ደግሞ 41 የህዝብ ተወካዮች መቀመጫዎችን አግኝተዋል። ተፎካካሪ ፓርቲዎችስ ከአጠቃላይ የምርጫ ውጤት በኋላ ምን አሉ?
3: በአጠቃላይ ወደ 86 ገደማ መቀመጫዎችን በማግኘት ቀዳሚ የሆነው ኢዜማ ነው። ኢዜማ ዛሬ ባወጣው መግለጫ ለብልጽግናና ድምጽ ላገኙ ሌሎች ተፎካካሪዎች የእንኳን ደስ አላችሁ መልእክቱን አስተላልፏል። ከዛም ቀጥሎ እንግዲህ አሸናፊው ፓርቲ መንግስት ከመሰረተ በኋላ በተለይም የዲሞክራሲ ምህዳርን የማስፋት ጉዳይ ላይ እንዲሰራ ጥሪውን አቅርቧል። እንዲሁም ደግሞ ለሀገር እድገትና ለውጥ የሚመጡ ሐሳቦች ከሁሉም ወገኖች ሊገኙ ስለሚችሉ ብልጽግናም እነዚህን ሐሳቦች ኮንሲደር አርጎ እንደዚህ አይነት አማራጭ ሐሳቦችን እንዲሰማ ጥሪ አቅርቧል ማለት ነው። ተጨባጭ የተፎካካሪ ፓርቲነት ሚናውን ከዛሬ ጀምሮ እንደሚያከናውን አስተውቋል። እንግዲህ በቀጣዮቹ አመታት አረጋቸዋለሁ ካላቸው ጉዳዮች አንደኛው በጠንካራ ጎኖቹ ማስቀጠል ነው። ሁለተኛ ደግሞ የነበሩበትን ክፍተቶች በስትራቴጂና በሌሎች አስፈላጊ ተግባራት መሙላት የሚለው ነው። ከዛም በአጠቃላይ በአገሪቱ ጤናማና ዘመናዊ የፖለቲካ ባህልን የማዋለድ ተግባሩን ባጠናከረ መልኩ እንደሚቀጥል ገልጿል። ሌላኛው አብን ይህን ምርጫ የገለጸው ህዝቡ ለሰላም ሲባል ውድ ዋጋ ከፍሎ ያሸነፈበት ወሳኝ የታሪክ እጥፋት ሲል ነው። ይሄ ምርጫ በአማራ ክልል የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎች ጠቃሚ መልእክት አስተላልፏል ሲል እንግዲህ ዛሬ ባወጣው መግለጫ አስታውቋል። ህዝቡ በምርጫ አማካኝነት የፖለቲካ ተሳትፎውን መብትና ነጻነቱን በኃይል የሚጋፉ የጎበዝ አለቆችን አዋጅ እንዲሁም የተፈጸመበትን ጥቃት እንደሚቃወም በዚህ ምርጫ አማካኝነት ማሳወቁንም ገልጿል። እንግዲህ አብንም በተመሳሳይ አሸናፊው ፓርቲ ማድረግ አለበት ብሎ ያስቀመጣቸው ጉዳዮች አሉ። በቀደምነት ያስቀመጠው በመላው ሀገሪቱ ህግና ስርዓት እንዲከበር እንዲሁም የዜጎች ደህንነትና ዋስትና እንዲረጋገጥ የሚል ነው። በተጨማሪም በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን የማስቆም እንዲሁም ተንቀሳቅሶ የመስራት ነጻነትን የማስከበር ተግባራት በአዲሱ መንግስት ቀድሚያ ተሰጥቷቸው መሰራት ያለባቸው የቤት ስራዎች እንደሆኑ አስታውቋል። በተጨማሪም ማብን በአማራ ኦሮሚያና በትግራይ ክልሎች የሰላም አማራጭን እየተቀበሉ ያሉ ታጣቂዎች ወደ መደበኛ ህይወታቸው የሚመለሱበት መንገድ ተቋማዊ ስርዓት እንዲበጅለት ጠይቋል። በተጨማሪም የወልቃይትና የራያ አካባቢዎች ምርጫ እንዲደረግባቸው አብን ጠይቋል። ሌላኛው መግለጫ ያወጣው ፓርቲ በአማራ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ እንዲሁም በአዲስ አበባ ከተማ ምክር ቤቶች 4 ወንበሮችን ያገኘው የወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። ፓርቲው ህዝብ በይሁንታ የሰጠውን ድምጽ እንደሚያከብር ዛሬ ባወጣው መግለጫ አስታውቋል። ቀጣዩ 5 አመት የኢትዮጵያ ሁለንተናዊ ችግሮች የሚቀረፉበት እንዲሁም ደግሞ የሀገራዊ ምክክር

0: በውጤት የሚጠናቀቅበት ይሆናል የሚል ተስፋውን በመግለጫው ጠቅሷል። በተጨማሪም ፓርቲያችን በአገር ሉዓላዊነት የልማት እና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጠፋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲልም እንግዲህ ለመንግስት ያለውን ድጋፍም በመግለጫው ገልጿል።
1: አመሰግናለሁ አማኑኤል። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ኢራን የነዳጅ ማዕቀብ እንደተነሳላት የውጭ ጉዳይ ሚኒስትሩ ገለጹ። ከዚህም በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ መነሳቱንም አባስ አራክቺ ተናግረዋል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታወቁ። ድርድሩ ትናንት እሁድ በስዊዘርላንድ ተጀምሯል። በአውስትራሊያ ታሪክ ከፍተኛ መጠን ያለው 2700 ኪሎ ግራም አደንዛዥ እጽ በቁጥጥር ስር ዋለ። እጹ 816 ሚሊዮን የአውስትራሊያ ዶላር እንደሚያወጣ ተገልጿል። በከፍተኛ ሙቀት ሳቢያ በፈረንሳይ፣ በጣሊያንና ስፔን ማስጠንቀቂያ ተሰጠ። በፈረንሳይ ከግማሽ በላይ በሚሆኑ አካባቢዎች ሙቀቱ በማየሉ ትምህርት ቤቶች ተዘግተዋል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተገለጸ። ዶንባስ ከተማን ማያዝ የክሬምሊን ዋነኛ የጦርነት ግብ ነው። ዜናዎቹ እነዚህ ናቸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁ። ጠቅላይ ሚኒስትሩ ከጽፈት ቤታቸው ዛሬ በሰጡት መግለጫ ከሁለት ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር የሌበር ፓርቲያቸው ዋነኛ ጥያቄ እሳቸው በቀጣይ ምርጫ ለመወዳደር የተሻሉ ተአማራጭ ስለመሆናቸው እንደሆነ ተክሷል። ፓርቲያቸው ለዚህ ጥያቄ የሰጠው ምላሽ በማዳመጥ ውሳኔውን በበጎ መቀበላቸውን ተናግረዋል።
2: The question my party is asking now is whether I am best placed.
3: ፓርቲዬ እየጠየቀ ያለው በቀጣዩ ምርጫ ለተመራን ትችላለህ ወይ የሚል ነው። ለጥያቄው የፓርቲን ምላሽ ሰምቻለሁ። መልሱንም በጸጋ ተቀብያለሁ። ውሳኔዎቼ የሞዳት አገሬን የሚያስቀድሙ ናቸው። ለዚህም ነው ስልጣኔን የምለቀው። ከነጉሱ ጋር ዛሬ ጠዋት ተገናኝቼ ውሳኔን አሳውቂያቸዋለሁ። የሌበር ፓርቲ ስራ አስፈጻሚ ፓርላማው ወደ ስራ ከመመለሱ በፊት ቀጣዩ እጩ ጠቅላይ ሚኒስትር የሚቀርብበትን የጊዜ ሰሌዳ እንዲያዘጋጅ
2: ጠይቃለሁ። on the 9th of July and completed by the summer recess.
1: ስታርመር ከባለቤታቸው ጋር ሆነው መግለጫውን የሰጡ ሲሆን ብዙዎች በጭብጨባ ድጋፋቸውን ገልጸውላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑንም አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው አስታውሰዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። የምርጫው ጤቱን ተከትሎ ጠቅላይ ሚኒስትሩ ከሚኒስትሮቻቸው ለአንዲ ቡርናሃም መንገዱን እንዲያመቻቹ ጫና በርትቶባቸው ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ጫና ይበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተው ነበር። ስታርመር ዛሬ ስልጣን መልቀቃቸውን ባሳወቁበት ንግግራቸው ስለ ባለቤታቸውና ልጆቻቸው በስሜት የተሞላ ንግግር አድርገዋል።
2: When I leave the biggest job in the country I shall spend more time
3: የአገርቱን ትልቁን ስራ ስለቅ በቀጣይ እጅግ የሚጠቅም ስራ ላይ ጊዜ አውላለሁ። በቻልኩት መጠን በጥሩም ሆነ በመጥፎ ጊዜ ከጎኔ ለቆመችው ሚስቴ ጥሩ ባል ሆኛለሁ። የደስታዬና ኩራቴ ምንጭ ለሆኑት ለውብ ልጆቼ ጥሩ አባት ሆኛለሁ። አመሰግናለሁ።
1: ስታርመር ከጎናቸው የነበሩ ጓደኞቻቸውንና የሥራ ባልደረቦቻቸውንም አመስግነዋል። በተገቢው መንገድ ስልጣን እንደሚያስረክቡ የገለጹት ስታርመር ለቀጣዩ ጠቅላይ ሚኒስትር ሙሉ ድጋፋቸውን እንደሚሰጡም ተናግረዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል የላሸቀ እንደነበር ጠቅሰው ቀጣዩ ጠቅላይ ሚኒስትር ከሁለት ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት አገር እንደሚረከቡ ማወቅ አለባቸው ብለዋል። ዩኬ በአጭር ጊዜ ውስጥ የተለያዩ ጠቅላይ ሚኒስትሮች ተፈራርቀውባታል። የስታርመርን መልቀቅ ተከትሎ ስልጣን የሚረከቡት መሪ በአስር ዓመታት ጊዜ ውስጥ ሰባተኛው ጠቅላይ ሚኒስትር ይሆናሉ። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። እስከዚያ በያላችሁበት መልካም ምሽት መልካም ጊዜ።

0: 1997 ዝነበረት መኪና ናብ መንደፈራ እናተጓዓዘት እንከላያ አቢንቶ ጸዲፋ ኢራን ተወጻጸርቲ ኒውክለር ናብ ተሃገር ከአቶ ከምዝተሰማማዐት ምክትል ፕሬዚደንት አሜሪካ ፍሊጦ ምስ ወከልቲ ቴሄራን ምዝርራብ ኣብ ስዊዘርላንድ ዝርከብ ጄዲ ቫንስ ነቲ መስርሕ ንምውሃድ ምስ ዓለም ለኻዊ ተወጻጸሪ ትካል ኒውክለር ልዝብ ከም ጅመር ገሊጹ እቲ ስጉምቲ ዋሽንግተን ቴሄራን ብመሰረት ዝኣተወ ቃል ኣብ ውሽጢ 60 መዓልታት ናይ መወዳእታ ስምምዕ ክበፅሓ ኣፍ ደገ ዝኸፍት ምዃኑ መንጎኛታት ናይቲ ዘተ ፓኪስታንን ኳታርን ገሊፀን ኣብ ዛዕበየቲ ካል ነዳዲ ኳታር ዝተወልዐ ባርዕ ብውሕዱ 13 ሰባት ቀቲሉ እቲ ኣብቲ ኣብ ራስ ላፋን ዝርከብ ዞባ ኢንዳስትሪ ዘጋጠመ ባርዕ ዘስዓቦ ነቱጊ ንነበርቲ ርእሰ ከተማ ዶሃ ከይተረፈ ዘሰንበደ እዩ ነይሩ ኣብቲ ባርዕ ካልኦት 66 ሰባት ቆሲሎም ኣለዉ ሚኒስተር ፀዓት ኳታር እቲ ነቱጊ ንሰደድ ነዳዲ እቲ ሃገር ከምዘይዕንቅፎ ተዛሪቡ በተፃባእቲ ዝተፈፀመ ከምዘይኮነ ዘነፀረ ሚኒስተር ሰዓድ ሸሪዳ ኣልከዓቢ ጠንቂ ናይቲ ሓደጋ ንምፍላጥ ምርመራ ራይ ካይድ ከም ዘሎ ሓቢሩ ሰራዊት ሚያንማር ብሞት ልዕሊ 700 ሲቪላውያን ከም ዝሕተት ሕቡራት ሃገራት ገሊጹ ብፅሕፈት ሰብኣዊ መሰላት ናይቲ ውድብ ኣብ ዘውፅኦ ሓድሽ ፀብጻብ ድሕርቲ ኣብ ዝሓለፈ ዓመት ዝተኻየደ መረፃ ኣብ ዝነበረ 6 ኣዋርሕ ጥራሕ 153 ቆልዑን 224 ደቂ ኣንስትዮን ዝርከብዎም 701 ሰባት ተቐቲሎም እቲ ኣብ 221 ዝተኻየደ ወታደራዊ ዕልዋ ዝመርሐ ኣዛዚት ሰራዊት ፕረዚደንት ኮይኑ ምህላዊ ይፍለጥ ኣብ ዓባይ ብሪጣንያ ኣብ ከተማ ግላስጎ ኣሜን ዝስሙ ወዲ 15 ዓመት ብምቕታሎም ተኸሲሶም ዝነበሩ ክልተ ሰገናት ኣብ ቤት ፍርዲ ቀሪቦም ኣዜብ ብርሃነ
1: እሶም ዕድሚኦም 16-17 ዝኾኑ ክልተ ኮተቴ ብሓሙሽተ መጋቢት 2025 ኣብ ግላስጎ ከባቢ ሴንት ጆርጅስ ክሮስ ንኣሜን ተኽላይ ብሴፍን መጥበስን ኣፈራሪሖም ከም ዝቐተልዎ ዓቀብቲ ሕጊ ላዕለዋይ ቤት ፍርዲ ይኸሱ ምስ ኣብኡ ኣብ ግላስጎ ዝነብር ዝነበረ ወዲ 15 ዓመት ኣሜን ብሰንኪቲ ዝወረዶ ከቢድ መጥቃዕቲ ኣብ ክላራንደን ስትሪት ከም ዝሞተ እዩ ዝሕበር እቶም ክልተ ኮተቴታት ግን ኣብቲ ዝቐረበሎም ገበን ከምዘይፈፀሙ እዮም ዝገልፁ ቅድሚ ትቕትለት ኣብ መንጎ ኣሜንን እቶም ተኸሰስትን ተኸታተሊ ምስሓባት ከም ዝነበረ ዓቀብ ሕጊ ገሊጹ ብ12 ለካቲት 225 ኣብ ጎደና ግሬት ዌስተርን ንኣሜን ኣብ ርእሱ ኣካላቱን ደጋጊሞም ብምውቃዕን ብእግሮም ከም ዝረገፅዎን ይኽሰስ ኣብ ቤት ፍርዲ ዝቐረበ ቪድዮታት ከም ዘርእዮ ኣሜን ብ3 ኮተቴታት ክውቃዕ ከሎ ግደፍዎ ዝብል ድምፅታት ይስማዕ ነይሩ ኣብ ካልእ እዋን ድማ ክልቲኦም ወገናት ኣብ ጥቓ ሓደ ባር ዓበይቲ ከራሩን ጎዞሞን ሒዞም ክጋጠሙ ተራእዮም እዮም እቲ ወዲ 16 ዓመት ተኸሳሲ ደም ዝተፀየቐ ክዳኑ ኣብ ስፍራ ኣታኽልቲ ብምድርባይን እቲ ሴፍ ብምጥፋእን ፍትሒ ንምዝባዕ ፈቲኑ ዝብል ተወሳኺ ክሲ ቀሪቡሉሎ ንሱ ግን ኣሜን ባዕሉ ሓፂን ዓጢቑ የጥቃዓና ስለ ዝነበረ ንብፃየ ንምክልኻሊ ነቲ ተግባር ፈፂመዮ ዝብል ፍሉይ መከላኸሊ ኣቕሪቡ መርምራታት ከም ዘርእዮ ኣሜን ኣብ ዝመተሉ እዋን ኣብ ኣካላቱ ዝኾነ ናይ ኣደንዘስቲ ወይ ኣልኮል ጥልዋ ኣይነበሮን እቲ ወዲ 16 ዓመት ተኸሳሲ ብ7 መጋቢት ድሕሪ ፍፃመ ክእሰር ከሎ ኣብ ኣካላቱ ዝኾነ መውቃዕቲ ከም ዘይተረኽበሉ ተፈሊጡሎ እቲ ወዲ 17 ዓመት ከ ፀኒሑ ኣብ 22 መጋቢት ተታሒዙ ፖሊስ ካብ ጎደና ካላራንደን ጸሊም ካራን መሸፈኒኡን ረኺቡሎ እቲ መጥቃዕቲ ዝፈፀመሉ መጥበሲ ድማ ኣብ ሓደ ጓሓፍ ተረኺቡ እቲ ክሳብ ሓምለ ክቕፅል ትፅቢ ዝግበረሉ ፍርዲ ሕጂ እውን ገና ክቕፅል እዩ
0: ንሎማዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ተወሳኺ ሓበሬታታትን ትንታንታትን ኣብ መርበብ ሓበሬታና www.bbc.com/ትግርኛ ኣብ መርባብ ፌስቡክና ቢቢሲ ኒውስ ትግርኛ ናብ ዋትስኣፕ ቻነልና ቢቢሲ ኒውስ ትግርኛ ብምፅምባር ንዩቱብ ቻነልና ቢቢሲ ኒውስ ትግርኛ ሰብስክራይብ ንቲክቶክ ቢቢሲ ኒውስ ትግርኛ ድማ ፈለው ብምግባር ትረኽቡና ኩሉ ግዜ ንዓና ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዝየ እየ ዘመስግነኩም ላ ፀጋቤ ፅባሕ ክንረሃብ ኢና ሰላም ሰላም

0: ሰለስተ ሰባት ንሓድ ሕዶም ክትሓታት ትንከሉ ሓቢርና ንስማዓዮም
1: Hi Phil, where do you live?
2: I live near the market. How about you?
1: I live in London.
0: كبد زبل انت مسيلو زميت كفافيلنا بمغرب نختلمعمدو نحجزكم هنا. اتا قدامي تتزارابيت ابي خاتنبر Where do you live الى حتيتا. سمعكم نتحرك دغمو.
1: Where do you live?
0: اتخال اي تزاراب دما ابتقى شوق The market الو مليسو. አነ አብጥቃ አይ ሊቭ ኒር በመባል ሽምናይ ጥቃ ገዛኹም ዝርከቦታ ክትጠቕሱ ትኽእሉ ነዚ ሓረግ ሰሚዕኩም ድገምዎ
2: አይ ሊቭ ኒር ዘ ማርኬት
0: ኣስዒቡ ነታ ቀዳመይቲ ተዛራቤት ተመሳሳሊ ሕቶ ኣቕሪቡላ ንሓደ ሰብ ተመሳሳሊ ሕቶ ንኽተቕርበሉ ንስኻኸ ወይ ንስኽኸ ንኽትብል ሃው ኣባውት ዩ እዩ ዝበሃል ነዚ ሓረግ ሰሚዕኩም ድገምዎ
2: How about you?
0: እቲ ቀዳመይቲ ተዛራቢት ኣብ ለንደን እያ ትነብር ስለዚ ኣብ ለንደን ይነብር ክትብል I live in ኢላ ጀሚራ ለንደን ወሲኻትላ I live in ዝብል ሓረግ ብምጥቃም ስምናይ ከተማታት ከባቢታትን ዓድታትን ከተእትውሉ ትኽእሉ ነዚ ሓረግ ሰሚዕኩም ድገምዎ
1: I live in London
0: ጽቡቕ ሕጂ ካልኦት ሰባት ብዛዕባ ዝነብሩሉ ቦታ ክዕልሉ እንከለዉ ብምስማዕ ምስቲ ዝሃብኩምዎ መልስታት ኣነጻጽሩ ማርክ ኣብ ጥቓ ባሕሪ እዩ ዝነብር
3: ሃይ ማርክ ወር ዱ ዩ ሊቭ
4: ኣይ ሊቭ ኒር ዘ ሲ ሃው ኣባውት ዩ
3: ኣይ ሊቭ ኢን ማንቸስተር
0: ክሌር ኣብ ጥቓ ሆስፒታል እያ ትነብር
5: ሃይ ክሌር ወር ዱ ዩ ሊቭ
6: ኣይ ሊቭ ኒር ዘ ሆስፒታል ሃው ኣባውት ዩ
5: ኣይ ሊቭ ኢን በርሚንግሃም
0: እምበኣር ደጊምና ንለማመድ ነዘን ዝስዕባ ናይ እንግሊዝኛ ሙሉኣት ሓሳባት ሰሚዕና ንትገመን ነፍሰ ወከፈን ከክልተ ግዜ ክትሰምዕዎን ኢኹም
1: ሃይ ፊል ወር ዱ ዩ ሊቭ ሃይ ፊል ወር ዱ ዩ ሊቭ
2: ኣይ ሊቭ ኒር ዘ ማርኬት I live near the market. How about you? How about you?
1: I live in London. I live in London.
0: ግርም ካብዚ ሕጂ ዝሰምሃርኩምዎ ክንደይ ክትዝክሩ ከም እትኽእሉ ንርአ ነቶም ሓረጋት ብቋንቋኹም ምሰማዕኩም ናብ እንግሊዝኛ ተርጉምኩም ኣቕርብዎም ሰላም ፊል ኣበይ ኢኻ ትነብር
1: ሃይ ፊል ወር ዱ ዩ ሊቭ
0: ኣብ ጥቓ ሹቕ እየ ዝነብር
2: ኣይ ሊቭ ኒር ዘ ማርኬት
0: ንስኽ ኸ
2: How about you?
0: Ane ab London izqmet.
1: I live in London.
0: Bitta'm tsbu. Hijim ba'ar nsabat abey kemtnebru beinglizinya beze agabab kethibrom tkhulu. Nishian melse bemahab telamamedu. Abey kemtnebru dima habru.
1: Hi. Where do you live? I live in London.
0: ጽቡቕ ሕጂ ነቲ ዝነበረ ዕላል ብምሉእ ብምስማዕ ዘቕረብኩምዎ መልስታት ንምክትታል ደጊምኩም ስምዕዎም
1: ሃይ ፊል ወር ዱ ዩ ሊቭ
2: ኣይ ሊቭ ኒር ዘ ማርኬት ሃው ኣባውት ዩ
1: ኣይ ሊቭ ኢን ለንደን
0: ብጣዕሚ ጽቡቕ ሕጂ ብእንግሊዝኛ ንሰባት ኣበይ ከም እትነብሩ ክትነግርዎምን ንሶም ኣበይ ከም ዝነብሩ ክትውከስዎምን ትኽእሉ ምስ መሓዙትኩም ብምዃን ብዛዕባ እትነብርሉ ቦታ ምሕባርን መሓዙትኩም ዝነብሩሉ ምውካስን ኣይትረስዑ ኣብ ዝቕጽል መደብ Essential English Conversation ክሳብ ንራኸብ ሰሰና እዩ ባይ
7: Sashen Hausa na BBC ke magana akan mita 16.19 da kuma tashoshin FM a wasu kasashen Afirka ko a shafin mu na bbchausa.com Ma saurari assalamu alaikum Rabi'atu Kabirin kace ke fatan kun wani lafiya a cikin shirinmu na karfe 8:00